0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የጠዋት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር አዮሚዮም ሽሺ ካፍ አሌፍ በትሽሬ ታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ኦክቶበር 2026 እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 22 2019 ነው። የቴክኒክ ባለሙያችን ገብርኤል ኮሄን ስቱዲዮ ተረኛቸው ባይን እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ድረስ ይሄዳል። በዚህ አንድ ሰዓት ስርጭት ዜና ይዘን ቀርባለን። ዲዩም ጋስቶሽ ላምባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። በማከታተል የሚያስልኩ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና በውጭ ሀገር ሆነው ሐማስን የሚረዱ ድርጅት በይሁዳና ሰማርያ ሽብር ፈጠራ ድርጊት እንዲካሄድ እየቀሰቀሱ ነው ተባለ። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሃድ ለምርጫ እንደማይወዳደሩ ትናንት አስታወቁ። የአውሮፓ ሀገራት የእግር ኳስ ጨዋታ እስራኤል በትናንትናው ዕለት ባዶ ለባዶ ተለያየች። አሜሪካ ሶስተኛ የጦር መርከቧን ወደ አካባቢያችን ልትልክ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በውጭ ሀገር የሚኖሩ የሐማስ ደጋፊዎች በይሁዳና ሰማርያ የሽብር ፈጠራ ድርጊትን ለማፋፋምና ብሎም ለማባባስ እየጣሩ ነው ተባለ። በተለይ በዚህ ሁለት ወር ወዲህ ሽብርተኞች በይሁዳና በሰማርያ አካባቢ ሰው አልባ የሚንቀሳቀስ ቀላል አውሮፕላን በማንሳፈፍ የሽብር ፈጠራ ድርጊት ሙከራ እያደረጉ እንደሆን ታስታውቋል። ይህም የሚያሳየው ሽብርተኞቹ የዚህን ቀላል አውሮፕላን መሳይ መረጃ በማንሳፈፍ ባየር ላይ በማንሳፈፍ መረጃ በመሰብሰብና ብሎም የሽብር ፈጠራ ድርጊት ለማድረስ እየጠቀሙበት እየሞከሩ ሲል መከላከያ ማስታወቁ ተገልጿል። በተለይ በሐማስ ደጋፊ የውጭ ሀገር የሚኖሩ የሐማስ ደጋፊ በተለይ ደግሞ በቱርክና በካታር ያሉ ይህን ጉዳይ ኃላፊነት ወስደው እያንቀሳቀሱ እንደሆን ተደርሶበታል ብለዋል። መከላከያው እንዳስታወቁት በይሁዳና ሰማርያ አካባቢ የዚህ አይነት ቀላል ተንሳፋፊ አውሮፕላን ማንቀሳቀስ እንደማይቻል መከላከያ አስታውቋል። የባላድ የፖለቲካ ፓርቲ ሊቀመንበር ሳሚ አቡ ሻሃድ ለምርጫ እንደማይወዳደሩ ትናንት ምሽት አስታውቋል። ትናንት ምሽት የባላድ ፓርቲ አባላት ባደረጉት ውይይት የከፍተኛው ፍርድ ቤት ፕሬዚዳንት ይስሐቅ አሚት የሰጡትን ምክር በመቀበል ሳሚ አቡ ሻሃድ ለፊታችን ኦክቶበር 27 በሚካሄደው የክኔሴት ምርጫ እንደማይወዳደሩ አስታውቋል። ነገር ግን ፓርቲያቸውን ሊቀመንበር ሆነው ከውጭ ሆነው እንደማስተዳድራቸውን እንደሚቀጥሉ አስታውቋል። እንደሚታወሰው ሁሉ ሳሚ አቡ ሻሃድ ጥቅምት 7 2023 ሐማስ ባደረሰብን ክስተት የሐማስን ስራ በመደገፍ በተለያዩ ደረገጻቸው መጻፋቸው የሚታወስ ነው። በዚህ ምክንያት ባለፈው ሳምንት የአስመራጭ ኮሚቴ በወሰደው ስብሰባ አቡ ሻሃድ እንዳይሳተፉ መከልከሉ ተገልጿል። ሳቸውም ለከፍተኛው ፍርድ ቤት ይግባይ ብለው ጠይቀው እንደነበር፣ ነገር ግን በትናንትናው ላይ ከከፍተኛው ፍርድ ቤት ፕሬዚዳንት የይግባይን ወደኋላ እንዲስቡና ራሳቸው ከስልጣን እንዲሰናበቱ ብለው በጠየቀው ባቀረበው ሀሳብ ምክንያት ፓርቲያቸው ተሰብስቦ ይህን ውሳኔ ተቀብሏል። የአውሮፓ ሀገራት የሚያደርጉት የእግር ኳስ ጨዋታ በትናንትናው ምሽት እስራኤል ብሔራዊ ቡድን ከኮሶቮ ብሔራዊ ቡድን ጋር ባደረገው ግጥሚያ ባዶ ለባዶ በሆነ ውጤት ተለያይተዋል። እስራኤል እስካሁን ከዘጠኝ ነጥብ አንድ ነጥብ ብቻ በማምጣት ምድቡን በአራተኛው የመጨረሻ ትገኛለች። ፊታችን እሁድ ከኤርላንድ ብሔራዊ ቡድን ጋር ይጋጠማሉ። እንደሚታወሰው ባለፈው ሳምንትም ከኤርላንድ ብሔራዊ ቡድን ጋር በነበረው ጨዋታ እስራኤል 3-0 በሆነ ውጤት መሸነፏ የሚታወስ ነው። አሜሪካ ሶስተኛ የጦር መርከቧን ወደ አካባቢያችን ልትልክ ነው ተባለ። አሜሪካ ሶስተኛ የጦር መርከቧን ልትልክ ነው። ይህም ወደ 10,000 የሚሆኑ ወታደሮችን ከመድፈኞች ጋር በአንድ መርከብ የሚያሳትፍ እንደሆነ ተገልጿል። እስከሚቀጥለው ወር መጨረሻ ድረስ ወደ መካከለኛው ምስራቅ ይደርሳል ተብሎ የምትጠበቀው ይቺ መርከብ በፕሬዝዳንት ትራምፕ በ ኖቨምበር መጨረሻ ኖቨምበር ከምርጫ በኋላ በኢራን ላይ ጦርነቱን እንዲያድሳለ ብሎ በመናገራቸውን የሚያስታውስ ነው ሲል ዎል ስትሪት ጀነራል የተባለው መዘገቡ ተገልጿል። ትናንት ምሽት በሆርሙዝ የባህር ወሽመጥ አካባቢ አንድ መርከብ ላይ ጥቃት እንደደረሰና በዚህ ጥቃትም መርከቧ ላይ ከፍተኛ ጉዳት እንደደረሰ ተገልጿል። የብሪታንያ የባህር ንግድ ኃላፊ እንዳስታወቀው ለዚህ በኤት ቦታ ወይም ከማን እንደተላከ የማይታወቅ ሚሳኤል መርከቧን ስለመታት በዚህ ምክንያትም የእሳት ቃጠሎ መነሳቱን ጥቃት እንደደረሰባቸውም ተገልጿል። በሳውዲ አረቢያና በሁቲ መካከል ያለው ጥቃት መቀጠሉን ተነግሯል። ከተወሰነ ሰዓታት በፊት ሁቲዎች በደቡባዊ ሳውዲ አረቢያ ሁለት ባሊስቲክ ሚሳኤሎችን ማስወንጨፋቸው ተገልጿል። እንደ ሳውዲ አረቢያ የጦር ኃይል ገለጻ ከሆነ ሁለቱን ሚሳኤሎች መተው አክሽፎ መጣላቸውን አስታውቋል። ቀደም ብሎ ሁቲዎች እንዳስታወቁት ለየመን ርዕሰ ከተማ ከሆነችው ጻና ላይ የሳውዲ አረቢያ ወታደር ሮች ጥቃት ማድረሳቸውን አስታውቋል። ከዛ በፊት ሳውዲም እንዳለችው ሁቲሞች በሳውዲ አረቢያ የተቀደሰች ሁለተኛ ከተማ የኃይል ማመንጫ ለመምታት መሞከራቸውን ታስታውቅ፣ ሁቲሞች ግን ሐሰት በማለት ጉዳዩን አስተባብለውታል። ትናንት ምሽት ኢራን ወደ ሀገሯ ዓለም አቀፍ የኒውክለር ቦምብ ተቆጣጣሪ ወደ ሀገሯ እንዲገቡ መፍቀዷ ተገለጸ። ኢራን ከአሁን በፊት ወደ ሀገሯ የዓለም አቀፍ የኒውክለር ቦምብ ተቆጣጣሪ ፈታሾችን እንዳይገቡ መከልከሏ የሚታወስ ነው። ትናንት ግን በብርሊንግ እንደተዘገበው ኢራን ፈቃደኛ ነች ሲል አቅርቧል። ይህም የሆነው ነገር ግን ኢራን ይህን የምታደርገው ያለው ማዕቀብ ከተቃለላት ብቻ እንደሆነ ጨምራም አስታውቃለች። ኢራን የውጭ ጉዳይ ሚኒስትር አርካቺ ከአለፈው ሳምንት ከአውሮፓውያን ዲፕሎማቶችና በመካከለኛው ምስራቅ ከሚገኙ ዲፕሎማቶች ጋር ባለፈው ሳምንት በተባበሩት መንግስታት ኒውዮርክ ውስጥ በተካሄደው ዓመታዊ ጉባኤ ላይ ለመሳተፍ ባቀኑበት ሰዓት ከተለያዩ ሀገራት ዲፕሎማቶች ጋር ቀርበው በነበራቸው ውይይት ማሳወቃቸው ተገልጿል። በዱባይ የቀሩ እስራኤላውያንን ለማውጣት የሚደረግ በረራ ዛሬ ይሆናል ተብሎ ነበር እንደማይሆን ተገለጸ። እንደሚታወሰው ሁሉ በቀደምለት በፍላይ ዱባይ በተሰኘ አየር መንገድ ላይ በተፈጠረው ክስተት ምክንያት ፍላይ ዱባይ ወደ እስራኤል የሚያደርገውን በረራ ማቋረጡት የሚታወስ ነው። በዚህ ምክንያት የእስራኤል አየር መንገድ እስራኤላውያኖችን በዱባይ ያሉት ለመመለስ ሐሳብ አቅርቦ እንደነበር፣ ነገር ግን ዱባይ ይህን የተባበሩት አረብ ኤምሬት ሁኔታው እንዳልተቀበሉ ተገልጿል። የአርኪያ አየር መንገድ ኃላፊ ኦዝ ባርሎቢች እንደተናገሩትም የተባበሩት አረብ ኤምሬት በኩል ፍቃድ አላገኘንም፣ እኛ ግን የእስራኤላውያኖችን ወደ ሀገራቸው መመለስ ተዘጋጅተን ነበር፣ ነገር ግን እስካሁን ድረስ መልስ አልተቀበለም። ይህም እንዳለው ነው፣ ግን ችግሩን ለመፍታት በቂ ጊዜ አለን ሲሉም ጨምሮ ማሳወቃቸው ተገልጿል። ይህ በዚህ እንዳለ በፍላይ ዱባይ አውሮፕላን ላይ በተከሰተው ክስተት አንድ ማንነታቸው እንዲገለጽ ያልፈቀዱ የተባበሩት አረብ ኤምሬት ባለስልጣን እንደተናገሩት እስራኤል በአውሮፕላኑ ላይ የነበረውን ክስተት ከክስተት ዙሪያ የምትናገረው የሚያስተላልፉት በሁለት ሀገራት ጋር ያለውን ትውውቅነትን ትብብር የሚያንጻር ንግግር ነው ሲሉ ተናግረዋል። ይህም ከሁለት ወዳጅ ሀገራት የሚጠበቅ አይደለም በማለት ቅሬታቸውን ገልጸዋል። በአውሮፓ ነው የነበረውን ክስተት ለመጀመሪያ ጊዜ የሽብር ፈጠራ ሙከራ በሚል ጥንቃቄ በተሞላበት መናገራቸውም ታውቃል። ተመርምሮ የመጨረሻ ምርመራ ውጤት እስካልደረሰን ድረስ በትግስት ጠብቁ በማለት ለቀሪውስ ማስታወቃቸው ተገልጿል። ሁለቱ ፓይለቱና ረዳቱ ወደ ተባበሩት አረብ ኤምሬት መሄዳቸው የሳውዲ አረቢያ አስታውቃለች። በመጨረሻም የአየር ጸባይ ሁኔታ ዛሬ በአንዳንድ ሀገራችን ክፍል ዝናብ ሊጥል ይችላል። በተለይ ደግሞ በመሃልና በደቡብ ሀገራችን ክፍል የጎርፍ መጥለቅለቅም ሊኖር ይችላል ይላሉ የዘርፉ ባለሙያዎች። የሙቀቱ መጠን በዛሬው ዕለት በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ትላቪና አካባቢዋ 28፣ ሃይፋና አካባቢዋ 27፣ ቤርሸባና አካባቢዋ 29፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የጠዋቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡም እንመለከታለን። እንደተለመደው አራቱም ጋዜጣ ፊት ለፊት ይገኛሉ። ማሪብ፣ እስራኤል ሃዮም፣ የዲዮት አረኖትና ሐሬዝ ናቸው። በተመሳሳይ መልኩ እንግዲህ በመለጥ በሚቻል በተለይ ጥቅምት 7 2023ን ክስተት በተመለከተ በሰፊው የጻፉበትና ምርጫን በተመለከተ በመጀመሪያ ሽፋናቸው ላይ የጻፉበት ይሆናል። ወደ ማሪብ ስንጀምር እንግዲህ በማሪብ የሚያሳየው ይቅርታ፣ በማሪብ በተለይ ምርጫን በተመለከተ ሁለት በተለይ በኦክቶበር ያለውን ሁኔታ የሚገልጽ ከእያንዳንዱ ሶስት ሰለዋን ሲጠየቁ ሁለቱም ጥቅምት ሰባትን ክስተት ወደ ምርጫ እንደሚያመጡት የሚናገር ጽሑፍ ይታያል። ከዛም በማከታተል ምርጫ አሁን ቢሆን ድሮ የሚደረገውን ጥናታዊ ግምት በመስጠት ያለውን ሁኔታ እየተገለጹ ይገኛል። በተለይ ጥቅምት 7 3 አመት አስቆጥሯል። ከዚህ በኋላ ግን እንግዲህ ከዛን ጊዜ ጀምሮ እስካሁን ድረስ አብዛኛውን እስራኤል እዝራኼ ወይም እስራኤል ነዋሪዎች ይህ ክስተት ድጋሜ ይመጣል የሚል ስጋት እንዳላቸው ከንዙ እንግዲህ ከመተው 43 በተጠየ የደረጉት ጥያቄ 43ቱ ከመቶ እጅ የሚሆኑትኝ ስጋት እንዳላቸው 24ቱ ደግሞ የበለጠ እንደሚሰጉ በተመሳሳይ መልኩ ክስተቶች ይከሰታሉ በሚል ነገር ግን አሁን መከላከያ ሰራዊታችን ደግሞ በጥቅምት 7 2023 የተሳተፉትን በማሳደድ በመግደል እንደቀጠለ ነው። በትናንትናው ሁለት በጥቅምት 7 የተሳተፉት 6 እስራኤላውያን አግተው የወሰዱትን መግደሉን አስተውቋል። ቀደም ሲል በዜና እንደተመለከትኩም የእስራኤል እግር ኳስ ቡድን በትናንትናው ዕለት አቻ ባዶ ለባዶ በሆነ መለየቱ በዚህ ካምፔን ወይም በዚህ ጨዋታ ላይ ብሔራዊ ቡድኑ የሚያሳዩት ጨዋታ አቋማቸው እጅግ የተተቹ ይገኛሉ። ወደ ውስጥ እንግዲህ ገባ ብለን ስንመለከት ጋዜጣውን በተለይ በሽኑይ ወይም አሁን ወደ ፖለቲካው ስንመጣ የመንግስትና የመንግስትን ለመቀየር የሚጥሩት ቡድን በሁለቱ መካከል ያለው መንግስትን ቀይራለሁ ብሎ የተነሱትኝ እየተዳከሙ መንግስት ደግሞ የተጠናከረ የመጣ ነው በማለት የሚያሳዩት እንግዲህ ጥንታዊ ግምት የሚያሳዩበት ሁኔታ አለ። በቀደም ሲል በአቡ ሻሃድ የተሰኘውን የባላድ ፓርቲ ሊቀመንበርን በዜና ማቅረቢያ ነበር። በሳቸው ዙሪያም የራሳቸው እንግዲህ በትናንትና ሁለት ፓርቲያቸው ተሰብስቦ የመጨረሻ ውሳኔ እንደሰጡና አቡ ሻሃድ ወደ ክርስቶስ ምርጫ ሳቸው እንደማይሳተፉ ነገር ግን በፓርቲያቸውን ከውጭ ነው በሊቀመንበርነት እንደሚመሩ ያስታወቁበት ሁኔታ አለ። ይሄም እንግዲህ ቀደም ሲል እንደተናገር ነው በዚህ ጋዜጣ ላይም ተጽፎ ያለው በጥቅምት 7 2023 ክስተት ሐማስን በመደገፍ የጻፉትና የተናገሩት ንግግር አይደለምና ወደ ክነሴት ሌላም ቅጣት ይገባቸዋል በማለት እዚህ ጋዜጣ ላይ በጽሑፉ ይገኛል። በትናንትናው ዕለትም የከፍተኛው ፍርድ ቤት ይግባይ ከጠየቁ በኋላ ራሱን ይግባዩን ብትወስዱት ወይም አቤቱታችሁን ብታነሱት ይሻላል አለበለዚያ ግን የሚል ቃላት እንዳሰሟቸውና ባይስቡት ወይም ወደ ከውድድሩ ራሳቸውን ባያገሉ ኖሮ ከሳቸው ብቻ ሳይሆን ፓርቲያቸውን የተመለከተ ሁኔታ ሊነገራቸው ወይም ሊጎዳ እንደሚችል እየተነገረ ይገኛል። አሁንም ከዛው ከምርጫው ሳንወጣ በተለይ የቀኝ ክንፍ አንድ ፓርቲ ያወጡት በኤአይ በተሰኘው ሰው ሰራሽ አስተውሎት ስራ ምክንያት የተሰራ ከፍተኛው ፍርድ ቤት ኢትስሐቅ አሚትና የመንግስት ህግ አማካሪ ቢሃራ ሚያራን በግድ እየጎተቱ ይዟቸው የሚያስወጣ ፊልም ተለቆ ነበር። በዚህ ዙሪያ ከፍተኛውን ንግግር እየተነጋገሩ አሁን መራጩ የራሱን ውሳኔ መስጠት አለበት መፍረድ አለበት የሚል ጽሑፍ ተጽፎና ያለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፎክስ ኒውስ ለተሰኘው ዜና ቴሌቪዥን ጣቢያ እንደተናገሩትም በእጃችን ኢራን በተለይ አሁን
ጥቅምት 27 በእስራኤል የሚደረገውን ብሔራዊ ምርጫ ለማስተጓጎል ከፍተኛ ጥረት እያደረገች ነው፣ ጥቃት ለማድረስም እየሞከረች ነው ብሎ መናገራቸው መነጋገሪያ ርዕስ ሆኗል። በፍላይ ዱባይ በትናንትናው ዕለት ተነጋግረን በተለሰፊ በዚህ ጋዜጣ ላይም ተጽፏል። በተለይ እንደኚህ ጀግኖች እስራኤላውያን ያሳዩት ሁኔታ እጅግ በጣም የሚያስደስት የሚያኮራና በተለይ ደግሞ

አሁን ከ11ኛው ላይ የሀገራችን የኮንግረስ ምርጫ አለ። ከዛ ምርጫ በኋላ ወደ ጦርነቱን አድሳለው ይቅርታ አድሳለው ብለው እየተናገሩትን ኦል ያደርጉት ይችላል ይሆናል የሚል ጥርጣሬ አለ። በዚህ በማከታተልም ሌላ እንደገና ሁለት ጸረ ሚሳኤል መርከቦች ወደ ዚህ አካባቢ በማምጣት በተለይ ሳውዲ አረቢያና በኦማን ላይ የሚደረጉት ጥቃቶችን ለመከላከል ሁለት እንደመጡ ይታወቃል። በኢራን በኩል አሁን ካቢኔው በካቢኔው ባስቸኳይ ይሰበሰብና በኢራን ጉዳይ እንደሚወያዩ ተገልጿል። ነገር ግን በአሁኑ ሰዓት ወይም በቅርቡ ኢራን በእስራኤል ለጦርነት ከፍታለች የሚል ግምት የለም ይላሉ። ይህ ደግሞ ወደፊት የምናየው ጉዳይ ነው። ሁሳል መኸበል ሽብርተኛ 6 እስራኤሎችን በጥቅምት 7 ከኪቡት ቤሪ ያልመንጣው ኪቡት ቤሪ በጥቅምት 7 ጥቃት ከደረሰባቸው አንዱ ነው። በዛ 6 እስራኤላውያንን ጠልፎ የነበሩት መገደላቸው ተገልጿል። አንድ የእስራኤል ዜግነት ያለው በታይላንድ መሞቱ ተገልጿል። በዚህ ጋዜጣ ላይ ተጽፏል። አሜሪካ ውስጥ የሞት ቅጣት ወይም ፍርድ እንዳለ የሚታወስ ነው። በዚህ ዙሪያም ክሪስታ ፌክ የተሰኘች የዚህ ከ200 በአሜሪካ ታሪክ ውስጥ ከ200 ዓመት ወዲህ ግድያ እንድትገደል የሚል ተፈርዶባታል። ይህም እንግዲህ የክፍል ጓደኛዋን በ18 ዓመት ዕድሜ ክልል ውስጥ የምትገኘውን ገላለች። እንግዲህ የገደለ ይገደል በሚለው በአሜሪካ ሕግ መሰረት እሷም እንድትገሉባት ነበር። ነገር ግን በጣም በሚገርም ሁኔታ ከአንድ ሁለት ጊዜ እንድትሞት መርዝ በመርፌ አድርገው ሰጠዋት። በሚገርም ሁኔታ ሳትሞት ቀርታለች እና በሚደንቅ ሁኔታ በሚል እዚህ ጋዜጣ ላይም ተጽፏል። በኮሃኒም ምርቃት እንግዲህ እንደሚታወሰው በዚህ ሰዓት ህዝብ እስራኤል ወደ ኮቴል ሐማረቢ የመጀመሪያው ቤተ መቅደስ የነበረበት ሂደው ይጸልያሉ። የኮሃኒም ቡራኬ የምንለው አለ። እሱንም ለማድረግ ብዛት ያላቸው እስራኤላውያን ተገኝተው እንደነበር ተገልጿል ተጽፏል። እጅግ በጣም በሚያሳዝን ወይም ሊያሳስበን ይገባል በሚልም እዚህ በተለይ ለአሜሪካ ውስጥ ላሉት የአሜሪካ ዜጋ ወይም ይሁዳውያን የሆኑት በሙዚቃው ዓለም ውስጥ የሚሰሩት ከጊዜ ወደ ጊዜ ማግለል መድሎ እየደረሰባቸው ነው። ያ ማለት ደግሞ ምንድን ነው? እያገለሏቸው ነው። ይሁዲ እስራኤላዊ መሆኑም ሲታወቅ ሊጫወቱት ተይዞ የነበረው ፕሮግራም ይሰረዝባቸዋል። የተሰረዘ ነው እና ከይሄ ደግሞ እጅግ በጣም አሳሲ ነው፣ ሊታሰብበት ይገባል ብለዋል። ነዳጅ በትናንትና ሁለት እንግዲህ እንደጨመረ ሁላችንም እናስታውሳለን። ከሮብ ወደ ሐሙስ ሌሊት ነዳጅ ዋጋ ጨምሯል። ምናልባት ከተወሰነ ጊዜ በኋላ ደግሞ በ50 ሳንቲም ሊቀንስ ይችል ይሆናል የሚል ሁኔታ ይታያል። እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህ በተለይ በዱባይ ፍላይ በተሰኘው እንዳይከሰከስ ያደረገውን እስራኤላዊ ተቀብለው እንዳነጋገሯቸውና በጣም በሚገርም ሁኔታ ህዝብን እንዳዳነ እየተቻረው ነው እንግዲህ ይገኛል። በማከታተል ክብራትና ክብራን አድማጮቻችን እስራኤል ሀየውም ላይ በምንሄድበት ሰዓት አሁንም ምርጫ ነው። በዚህ ምርጫ በተለይ የሽኑይ ወይም ለውጥ እናመጣለን የሚሉት የለውጥ ቡድን አይዘንኮት የሚመሩት የአሽር የተሰኘው ፓርቲ እንደሚናገሩት ከሆነ በምርጫ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካቸነፉ ጥቅምት 7 2023 ክስተት እውነቱ እንዳይወጣ ያዳፍኑታል በማለት ከወዲሁ እየተናገሩ ይገኛሉ። ከሶስት ዓመት በኋላ በማለትም ይህን ክስተትን በሰፊው ጽሑፍ የደረሰበት እንዳለ እየተነገረ ይገኛል። ከዚህ በማከታተልም ያው የተለይህ የማቻር ሞሬድ የተሰኘው ህንዳዊ ፓይለት ወይም አውሮፕላን አብራሪ በትናንትናው ዕለት ከሳውዲ አረቢያ ወደ ተባበሩት አረብ ኤምሬት ሄዷል። ሂፕክን ምናውን ከዛ እንደሚከታተል ጠቅላይ ሚኒስትርም አሞግሰውታል። እንዲሁም የሀገሩ የህንድ መሪም ጀግናችን በማለት ጠቅሰውታል።

እንግዲህ ወደፊት ፊልም ይሰራበታል ይላል ሲጽፍ ላይ በኔ ይላሉ። አሁን ወደ ምርጫው ስመጣ በኔ ይላሉ አይዘንኮት ሲናገሩ ከኔ ፓርቲ ውስጥ ስልጣናው የሚተቀበሉትን ድምጽ ከደው ወደ ሌላ የሚሄዱ አይኖሩም በማለት ሁላችንም ታማይነን ሁሉም ታማይናቸው በማለት እንደተናገሩበት ሁኔታም እንዳለ የተነገረ ይገኛል። ክራስና ክራና አድማጮቻችን ስርጭታችን ይቀጥላል እንግዲህ እንቀጣለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን በቀሪ ጋዜጦችን በመመልከትበት ሰዓት ቀሪ ጋዜጦች ምንም የተለየ ነገር የጻፉት ነገር የለም። ቀደም ሲል ከተመለከት ነው አንድ አይነት ተመሳሳይ ነው ያለ ነገር ግን በተለይ አሁን ይሄ ፍላይ ዱባይ በተሰኘው ለነበረው ሁኔታ ረዳቱ አውሮፕላኑ አብራሪ ነበር እንግዲህ ያንክስተት ያደረገው ያም በዚህ ስራ ቦታ ገብቶ ከሰራው 9 ወር የሆነው ነው። ነገር ግን በዚህ 9 ወር ደግሞ በህይወቱ ውስጥ ሌላ የተለየ ክስተት ያሳየ ነበር። በተለይ የእስልምና ሃይማኖት ተከታይ እንደመሆኑ መጠን ሃይማኖቱን ይበልጥ ያጠነከረና ወደ ሃይማኖቱ ወደ ውስጥ ሃይማኖተኛ የሆነና ያው ሃይማኖቱ በሚያዘው መሰረት እንግዲህ እንትኖችን ምንድነው ሚጽባ ወይም ጥሩ ነገሮችን የሚያደርጉን ጽድቀትን ያጽድቀኛል የሚለውን ነገር እያደረገና በጣም አክራሪ የሆነ እየመጣ እንደነበር የተናገሩበት ሁኔታ አለ። እንግዲህ ለፊት በዚህ ዙሪያ እስራኤልም በመርመራ ውስጥ እንደ ታዛቢነት ለመሳተፍ ፈልጋ ነበር። ነገር ግን የተባበሩት አረብ ኤምሬት ይህን ነገር ሊቀበሉት እንደማይፈልጉ በፍጹም በማለት የመለሱበት ሁኔታ አለ። እንግዲህ ክብራትና ክብራን አድማጮቻችን እስኪ የጋዜጦችን አምድ በዚሁን ጨርሰው ምክንያቱም አሁን ስመለከተው ዞሮ ተመሳሳይ ስለሆነ ጊዜ ለመቆጠብ ያህል በትናንትና ሁለት ትናንት ምሽት ላይ እንዲቃ ለመጠይቅ አድርግ ያለሁኝ የኢትዮጵያ ይሁዳውያን ከኢትዮጵያ ወደ እስራኤል ከመጡ ከ45 ዓመት በኋላ አንድ አባት ባልና ሚስት ልጃቸው የልጃቸው ልጅ በመያዝ ወደ ኢትዮጵያ ተመልሰዋል። ትናንት ከነሱ ጋር ቆይታ አድርጌ ነበር። እስኪ እሱን እናዳምጥ እናመለሳለን። ሰላም ሰላም የተከበራችሁ አድማጮቻችን እንደምን ቆይታችኋል? አሁን ደግሞ ከ45 ዓመት በኋላ ወደ ትውልድ ሀገራቸው ኢትዮጵያ ለጉብኝት በልጃቸው ምክንያት የሄዱትን ቤተሰብ እናነጋግራለን። አቶ ንጉሴ መሃሪ ይባላሉ። የኮሎኔል ኒር ጀምበር አባት ናቸው። ለዚህ ሁኔታ እንዴት እንደሆነ ማን እንዴት የሚለውን ከነሱ ጋር ሰፋ ባለ ቆይታ እናደርጋለን። በቅድሚያ እስኪ ልጃቸውን ኮሎኔል ኒር ጀምበር እናነጋግረዋለን። ኮሎኔል ኒር ጀምበር እንዴት ነህ?
1: እንደምን አመሸህ? አይቼው
0: ደህና መሸህ? ሁሉ ሰላም ነው? አሁን በእርግጥ አስቀድመን የቀረጽንህ ነው፣ ዛሬ ምሽት ነው አሁን እዚህ ላይ። እንዴት ነህ? ደህና ነህ ወይ?
1: እኔ ደህና ነኝ።
0: አንተ ወደ ኢትዮጵያ ስትመለስ አቆይ ስለ አንተ ሁኔታ አንተ በርግጥ በጣም የሁላችን የሀገር እስራኤል የምንኖር ኢትዮጵያውያን ይሁዳ ኢትዮጵያውያን በሙሉ አንተ መለያችን ነህ፣ አሪያችን ነህ፣ አንተ የኛ ጀግናችን ነህ። ይሄ ሁሉም የሚሉት ነው። ወደፊት ስለ አንተ በሰፊው እንወያያለን። በጣም በጥሩ ደረጃ የደረስክ ጥሩ ታጋይ ታታሪ ልጅ ነህ። ማህበረሰባችን ያውቀዋል። ግን በአንተ ላይ ያልሆነ ነገር አምጥተው ስምህን አቋሽሾታል። በዚህ ዙሪያ አሁን አንነጋገርም፣ ግን በማህበረሰባችን ዘንድ ከፍተኛ ተቀባይነት ያለህና አሪያ የሆንክ ልጅ ነህ። ስለ አንተ ቆየት ብለን እንወያያለን። አሁን ግን ወላጆችህን ወደ ኢትዮጵያ ይዘህ ይሄዳል የሄድክበት ምክንያት ምንድን ነው? ለዛም ከ45 ዓመት በኋላ።
1: አይቼው በጣም አመሰግናለሁ። በቅድሚያ እናት አባቴ ንጉሴ ማሪ ሰሙነሽ በለጠን የ45 ዓመት እስራኤል ከቆዩ በኋላ በቃ ለእናት አባቴ እነሱ በደስታ ባሉበት በእግራቸው ሲሄዳሉ ደግሞ እድሜ እየገፋ ይሄዳል ይህ እንዳይቀር ብለን እነሱ አገራቸውን ላዩ በደስታ ይዘናቸው መጣነ። እንዲያውም ትውልድ እንዲታለፍ ብለን ልጅን ይዤው መጣሁ።
0: አንተ ልጅን ይዘህ ሄዳል?
1: ልጅን ይዤ ሄጃለሁ። አዎ ጎበዝ ነው። የጋዛ ጦር ያለፈ ነው፣ ፓራሹት ነው እሱ። ደግሞ አየህ የእናት አባቱን የሚታውን አገር ላይ ብሎ ይህ ማምጣት ትውልድ ተቃይሮ ይህ ሲታለፍ በጣም ደስ ይላል። ይህ ነው አላማ።
0: ሂሳብ መቼ ነበር ያሰብከው ይሄን?
1: ይህ ብዙ ጊዜ ነው ያሰብኩት። ይ ግና ጊዜ እየውታ ያለ ነገ ሲባል ነገ ይሄዳል፣ ጊዜ ያልፋል። አሁን በቃ መቆማል ዝም ብለ ጊዜ መስደድ በጣም ብዬ አመት ያመት ፕሮግራም የሆነውን ከሳ ገና ወጣ ነው በየሁሉ ቦታ ፕሮግራም ያለው አርገን እንዲያብለን መጣ ነው።
0: ልጅህም እዛሁን እዚህ ተወልዶ ያደገ ነው ያንተ ልጅ?
1: እዚህ እስራኤል ተወልዶ ያደገ።
0: እስራኤል ተወልዶ ያደገ? አዎ። ከዛ እድሜው ስንት ነው?
1: 23
0: 23 እሱንም እንደ ወደ ኋላ አካባቢ ብናናገረው ደስ ይለኛል። ማን ነው ስሙ?
1: ሽግር ያለን ድቪር ይባላል።
0: ድቪር ኦኬ። ጥሩ በቅድሚያ እስኪ አባትህን ላናግራቸውና ከዛም በኋላ ድቪርን አናግራዋለሁኝ።
1: ሽግር ያለን
0: አመሰግናለሁ ጀመር።
1: አዎ በጣም አመሰግናለሁ። ዋናው መጣነ ለእናት አባት ነው በቃ አባቴን ያቀርብልኛል።
0: በጣም ጥሩ አመሰግናለሁ። ሻባትን ስጠን።
1: ተናይ ስለያቢ
0: አሎ ተናስት እንደነው ታቶ ንጉሴ ማሪ እንደምን አሉ?
2: እመስገነው ደህና ነኝ።
0: ደህና ነው ጤናውት? ደህና ነው
2: እመስገነው ደህና ነኝ።
0: እንደው ከ45 አመት በኋላ ከባለቤቶ ከወይዘሮ ሰሙነሽ በለጠ ጋር ኢትዮጵያ ሄዳችሁ አሁን ጎንደር ነው የምትገኙት?
2: እኛ ጎንደር ነው የምንገኘው። አሁን እዩድ እናረጋለን እንዞራለን። አሁን ዛሬ የቤተ እስራኤሎች ቤት ክነሰት ወለቃ ገብተን አጧልተን እንዲያው በዳም በደንብ አድርገን አጧልተን ሰግደን ወጥተን
0: እሺ
2: እሱ ሁኜ ተናግሬያለሁ።
0: እስኪ
2: ለቤተ እስራኤል በሙሉ ለእስራኤል በሙሉ
0: የት ነበሩ? ወደ ኢትዮጵያ ከመምጣት ወደ እስራኤል ከመምጣቱ በፊት ኢትዮጵያ ያሉ የት ነበር የሚኖሩት?
2: አፉላ
0: አሁን አዎ እስራኤል አፎል ኢትዮጵያ ያሉ ወደ እስራኤል ከመምጣቱ በፊት የት ነበር የሚኖሩት?
2: እሺ አዴት ይባላል ቦቱ የአራት ደብር ሀገር ነው።
0: የት አካባቢ ነው?
2: አዴት ይባላል የዳባት አውራጃ።
0: ዳባት ወገራ
2: የዳባት አውራጃ? አዎ። እሱ እኛ ተወልደን አድገን ተደረን ተኩለን ነው ወደ እስራኤል ሀገር መንገድ የጀመርነ። እዚያው አዴት ትንኖር ግን ትንሽ ልዘረዝርልህ። አዴት ትንኖር ተከብረን ጀንበር እንግዳ ይባላል አባቴ አባቴ የማህሪ ጀንበር አባት አማሮች መርኬት ይባላለች።
0: እሺ
2: እነሱ ሀብታሞች እድላሞች እሚታ 12 ትጠግት ነበረች። አዴት ምባል ሀገር የአራት ትውልድ ሀገር ነው። እሱ ትንኖር ማህሪ ጀንበርና ምረቱ ጀንበር አቦቴ አባቴ ወንድም ነው። ተከብረው ተሸክፈው ነው የምኖሩ። አሁን ብዙ ፋኖ ነበር ቀድሞ አግድሞ እየሄደ አንጥፉ መተናል የሚባል ነበረ።
0: አንጥፎ መተናል
2: መተናል አንጥፎ ማያለ ያሳረዱ የሚወሩበት። አሁን በዚያ ገቡ በዚያ ገቡ ይባላል እንሰማለን። አሁንኛ ጎረቤት አድውራቴ ይባላል ገቡ በማአጋም ገቡ እኛ ወራጣኔ ነበርነ። ከንግዜ መጡ እንግዲህ ተረቱ ልነግርነ የነሱን ጉብዝና።
0: እሺ
2: ከንግዜ መጡና የከቷ ማጋለ ወራጣ ሀለት እና እናንተ ሀገሮች ብሎ ጠሩ። እሚታይ ተተተቱ ላይ ሄደሽ ጀግና ናት ባለ ሱሪ ናት አማረች መልኪ ሄደሽ ምንድን ነው እነ ማህሪ እነ ምረቱ እንዳሉ ብለን ብረት ልሰሩልን አለሽ አሉ። እሷ ምን አለሽ የኔ ልጆች አሽከሮች ናቸው ብረት መስራት አውቁም አለሽ። ሰምታለሽ ነገሩ ሁላ አለቁ አለ። አባቴ ጎደበ በዚህ ምረቱ ጀንበር ወንድሙ ጎደበ በቀይ በግራ ለነገ አይሉም። አሁን እኔ በዋሺ እስራኤል ሀገር የምዘረዘር ይህ ማወጋ ያህል ወልቃይት ጠገዴ በሙሉ ያውቃል የነሱን ጉብዝና። ኋላ አለቁ አሉ። የሚታይ ተተተቱ ላይ ሄደ አንተ የማማዛ ነውና አለች። አዎ መሆነ ነው እኔ ስመጣ የተከናነፉ በርዱ ያል ያን ገድግል ሂድ አለች። አለቁ አሉ። ጎድበው እነዚህም ዝም አሉ። ስታገሉ ትሉ ሊገቡ መግቢያ ተው አሁን አላገቧቸው ብለው ሰደዷቸው። ይሁን አንዱ ሀውልት ነው የምነግርህ አለሁኝ። ሰደዷቸው እንዲያ ብለው ሌላ ሁላ ቤተ ክርስቲያኑ ክርስቲያኑ ላይ እየበላን ምረቱና ማህሪ አላገቡን ብለው ሰደዱ እያላገሩ ሊያወራሉ። እናንተ ሳብዳችሁ ነው እነሱ ለነገ ይላሉ እነሱ እነሱ ምትሄዱ ምንድረው እየተባለ ያ ሁላ ያደግንበት ሀገር ነው። አዴት የአራት ትውልድ ሀገር ነው የነበርንበት። አሁን እኔ ልጄን ይዤ እንዲያው ሌት ተቀን ትዝ ይለኛል። አጎቴና አባቴ ጉብዝናቸውን ትዝ ይለኛል። እንዲያው ወደ አዲስ ሊገባ አስዱ ትክል ደንጃ ወዲያ አይሄድም አሉኝ። እንዴት ነው ያልኩኝ። ትክል ደንጃ ደርሼ ጸልሜ ብለን ተመለስና ጥሩ ነው ቢነ ምን ያለው ያባቴና ያጎቴ የሚታየን ታጀምበር ባድ ማላይ ነኝ ይሄ ነበርኩ የልጅ ጀን ይጂ ልነግረው ታሪክ አሁን ትነግረው
0: እንደ እርሱ እሺ
2: የነሱን አውልት የልጅ ልጅ ላሰማ ብዬ ተረቸ ነበር አሁን እትክለኛው ወደ ዝግ ነው አሉ አሁን ጎንደር ነው ያለሁኝ ዓለም ነው ያለነ እየዞርነ ነው ወለቃ እየሄድነ ነው ባህር ዳር እየሄድነ ነው ሁሉም እየሄድነ ነው ጎንደር እንደ ቀድሞ አይደለም ዛሬ ድንቅ ነው ሆኖ ያለ
0: ቀድሞ ያውቋት ነበር ጎንደርን
2: ጎንደር ቀድሞ
0: ያውቋት ነበር
2: አዎ በአንድ አመት አራት ተገን የሚያሰልሽት አራሽ ነነ ገበሪ ገበሮች ነነ ወንድሞቼ ባንድ ነው እናርሳ አባታችን ይዘን ግርማው ማህሪ አየለ ማህሪ አበው ማህሪ ኢትዮና አበራ ማህሪ ሁነን ባንድ ነው እናርስ ገበሮች ነነ አሁን እንዲያርገን እናርስ የደንብ ያዝማሪ መጣ መጥቶ መሰንቆ እየመጣ አሁን ቁመንትን ሸልመው አንተ ያደት ቆልየ ግርማ እየናደራ ማድጋ ሰሊት 100 ብር ትከናው ለአናዝማሪ መጣ መሰንቆ ይላሃለሁ ይውል እና ለምን የነበርነ እንዲያው ብግላል ጥሩ ስለነበርነ እንዲያው ህይወታችን ባለን በደስታ ስለነበርነ እንዲያው ሂዳለ ወደ ጎንደር በ45 አመት እየውል
0: በ45 እንዴት ግን 45 እስራኤል ሀገር ከገባቹ ከ45 አመት በኋላ ተመልሳቸው ወደ ኢትዮጵያ መሄዱ ሐሳቡ ከማን መጣ ለምን አሁን
2: እንዴ ሐሳቡ የመጣ በጥሩ ሁኔታ እንደነበር ምን ይወርስል ሆነ የተቀንሱ ያለ ይመስለኛል የነበርንበት አቡቱ ሁለመናው ንብረቱ እሚታያ ታምናት ይያለውኝ ሌላው ያጣ ሁላ ከሷንም ይመጣ ያጣ ሁላ እሷን እሷን ይማረው ሙታ አሁን አጎበር ተቀጠረ ትቀጠር ወረዳ ሁላ መጣ ንግራይ ዘገየ ሁላ መጡ ቀኝ እጃቸውን አውጥተው ግራይ ዘገየ ምን አለ ያቻ ማረሽ መልኬ አሳመረሽ ጉዞ እሷ ጥላ ይዛ ምረቷል ንዝዋ ስለቀሰ አገሩ ዝም ብሎ ዋሃን ይሆን አገሩ በሙሉ አመላኩ ያለ ይላልው ጥሩ ያደክበት አገር በጣም ያቆራል አሁን ላወጋኒ ይፈራለሁ እንዴው እንትን ቢሆን ዝም ብሎ ችግር ኑረን ብሎን ይሄን ሁላ ዘረዘረልህን ይላልው ወልቃይ ጠገዴ ሁሉ አገሩ አውቃለ የነበርንበት ሀብት የነበርንበትን ልጅ ያደገበትን የልጅ ልጅ ያደገበትን ይላልው እንዲያ ብለን እንኖራለን አዲስ
0: እርሶ በጣም ደስተኛ ነው ታሁን እዛ መገኘቶ
2: እዚህ ጎንደር
0: አዎ
2: በጣም ተደስቼ እንደ መንግስት ማለት ነኝ ተደስቼ እየዞርኩኝ ፋሲል ግንብ ገባነ ትላንትና ፋሲል ግንብ ገብተን አለን ለመድሪ አሁን ከፈተው በሩን ገባነ ላይ ዘለቅነ ከላይ ወገብ ወደረስነ አቆመነ ወዩ ሆጀ ቀመጡ አለን ሁለታችን እኛና የልጅ ቁጭ አለ ይሄ ቤተ መንግስት መቀመጫ ነው በበላያችሁ አለ የቤተ እስራኤል መገንዳ ቤት ነው አለ ቀናው እየባየው እውነቱን ነው ይሄ ቤተ እስራኤሎች ጥንት አመት አብሮ የሰሩ ናቸው እንዳ ሰው ይጥሩ ሰው ነው ያርጉ ያና እንትን ያና
0: ያና ያስተናገዳቸው
2: አዎ ስንት አመት ቤተ እስራኤሎች የሰሩ ነው ብሎ የእስራኤልን ክብር ያነግሮነ ተደስቼ እዛ ወዲያ ሽቅብ ይዞነ ሄደ እስተቁንጮ ዘለቀነ ፋሪስ ግን እስተቁንጮ
0: ምን ተሰማውት ግን እርሶ
2: እንዲያ ተሰማይ እንዲያው ከዚያ ሆኜ ታየው ቢልኮ መግቢያውን ግንድ መጥያን ሁላ ታይ እንዲያው ወዴ ጮህ አምላክ አለ ተደስተኩኝ ይላሃለሁ
0: ግን 45 አመት እስራኤል ሀገር 45 አመት ሲኖሩ ለምን እንደው እስከዛሬ ተመልሰው እንደው የተወለዱበትን ይሄን ያህል ፍቅር ካሉት ይሄን ያህል መውደድ ካሉት እንዴት ነው ያልተመለሱና ያልጎበኙበት ምክንያት
2: እሺ ያልጎበኙበት ያላልኩት እኔ ሰራተኛ ነኝ ስራ ይወዳለሁ
0: እሺ
2: አሁን ስራ እየሰራሁኝ አራት ልጆች ድሬ እስራኤል ሀገር ድሬ ተደስቼ የልጅ ልጆች ሁላሉ በጣም ተደስቼ ልጆቼን ላኮራ ልጆቼን ላስደስት እያልኩኝ ብዙ ጊዜ ትቀመጥ አሁን ኒር የውለ ኒር ጀንበር ኩኔ ኒሩን ድሬ የእሱ ልጅ እኔ ጋር አሁን አብሯል
0: ምን ይሰማውታል
2: አሁን
0: አዎ
2: አሁንማ ገና ጎንደር ግባ ስል እንትን ቢልኮን ውጣ ስል እንዲያው ወዴ ተሸበረ ያደኩበት ሀገር ነው ጎንደር ወዴ ጩኸ ከዳሜ ገበያ ገባሁኝ ሱቁምና አረግበት ሁላ አየሁኝ ሁሉ ላይየ ነው ሰሪት የሚሸጥበት ሁላ አየሁት በሙሉ ይሄ ወደ ሀገራችን
0: እንደነበረው ነው እንደነበረው ነው
2: እንደነበረው አዎ ፊቴ ነበረው ትዛሬ
0: ትዛሎት
2: አዎ ትዛሬ ያወቅኩት ገና ግን ድግመጣት ደርሶ ያወቅኩትኝ እንዲያብዬ አሁን እንዲያባቴን ሀገር አፋፉን ላይ ነኝ አዴት ላይ ነኝ ብዬ እስተትክል ደንጃ ሄድኩ በመኪና
0: እሺ
2: እስተትክል ደንጃ ሄድኩ ላይ ብዬ ዘግዝቄ እዛው ዳ ክልክል ነው አይሆንም
0: ባለው ጦርነት ምክንያት ነው የተከለከለ ወደዛ የመሄድ
2: በሱ ነው
0: በጦርነቱ ምክንያት
2: አሁን በሱ ነው እንጂ ሀገር አይቀርም ነበር አዴት የሚታይ ሀገር ካሪፍ ይባላል ያይራ እሱ ሁላ ስብ የነበርኩኝ
0: እንደው ሲያስቡ አሁን እንደው ወይኔ ለምን እንደው እስከዛሬ አልመጣውም ብለው አልቆጮትም ትንሽ
2: ቆርቆሮይ ኋላማ ቆርቆሮይ ወይኔ ወይኔ ማህል ጀምበር ልጅ እንደው ወይኔ ያደጉበትን ሀገርስ እንደው ገና እንትን ይየታላየው ስለዛሬ 3 እዚህ 4 እዚህ ያየው ነበር አልኩኝ ባለቤቴ ሰሞነሽ በለጠ ምን አለሽ ለእንግዲህ ይደርሳል ለእንግዲህ ይደርሳል ለከርሙ እንመጣለን አለሽ ይላል
0: ዋው በጣም ይገርም ነው ደስተኛ ነው በጣም
2: ተደስቼ በጣም በጣም ተደስቼ አለም ነው ያለሁኝ
0: ባለቤቱ ሳጠገቡናች
2: አይ የለሽም አሁን ጥዩን ወጣዋል
0: ወደ ጉብኝት ወጣዋል እነሱ
2: አዎ
0: ጉብኝት ወጣው እንደውየሳቸው ስሜትስ ምን ይመስላል እንደው በጣም ደስተኛ ናቸው እንደርሶ
2: ተደስታ ትናንትና እዚህ መጥተው ነበሩ እንት መስ ይቀርጡና ወለው ዘፋኞች መጥተው ነበር እና ላሰብነው እዚህ መጥተው ተደስተው አሁን እንዲያው ደስቷ ከመጠን በላይ ነው ከመጠን በላይ አልኩ ይላሃለሁ እንጂ ዓለም ነው ያለነ ጎንደር እንደምወራው አይደለም ደህና ነው ዓለም ነው ጫታ ነው ያለነው ብርሃን ነው ያለነው እንዲያው እኔ እንዲያው ትገምት እንዲያው ገና እንዴት ነው ነገሩ ያልገብቼ ነበር ግባት አልኮዲያማ እንዲያው ዝም
0: ብለው አዎ ምክንያቱም አሁን የሚተሰማው ኢትዮጵያ ውስጥ ጦርነት ነው ይባላል የተዋጉ ነው ይባላል እርስ በርስ ጦርነት አለ እንዲያውም አሁን ከባለፈው በባሰ ባንድ ላይ በመሆን ሰባት ድርጅቶች ባንድ ላይ ሆነው መንግስትን ጦርነት ገጥመዋል የሚባልና በጣም ጦርነት ላይ እንዳለ ነው የሚነገረው እዚህ እናንተ ግን አሁን እርሶ ስንት ቀን ሆነው ታሁን ጎንደር ከገቡና ያለ ሁኔታ ምን ይመስላል
2: 10 ቀን የጎንደር ውስጥ ያለሁኝ አሁን አንድ ጦር የለም ክሩ አንድ ጦር የለም አልኩ እንዲያው ምናምን እንጎሳ ነገር የለም ጎንደር ውስጥ አዲስ አበባ ደግሞ እንዲያ ነው እንዲያው እንጎሳ ነገር የለም ዓለም ደስታ ነው ያለነ ዓለም ነው ያለነ ድግም ተወለድኩ ነው መሰለ ይላሃለሁ
0: በጣም ጥሩ የልጆ ልጅ አጠገቦ ነው ያለ
2: አለ ዛሬ እሱ ግን እንግዲህ በእንግሊዝ ታልሆነ እብሪት አያውቅም
0: እብራይስጥ አያውቅም እንዴ
2: አማርኛ አያውቅም
0: አማርኛው ግን በኢብራይስጥ አናግረዋለሁ አመን ችግራለሁ
2: እሺ
0: ሶኒስቲን አመሰግናለሁኝ አቶ ንጉሴ ማሃሪ መልካም ጉብኝት ጊዜ ይሁንልዎት ሲመለሱ ደግሞ በደንብ እናወራለን
2: እሺ አባታለም
0: እሺ
3: ሰላም አረፍቶም
0: አረፍቶ ማሽሎምኻ
3: ማኔ በሰበገሙ
0: አታሎዳ ኢብሪት ክሉማ ኪሉ አማሪት አማሪት ስሊኻ አማሪት
3: אני לא יודע אמרית, כלום, אני נולדתי בארץ, אני עכשיו מתחיל ללמוד את השפה.
0: מה יותר טוב, אבא שלך או אתה? מי יותר טוב באמהרית?
3: אבא שלי.
0: אבא שלך הוא תותח.
3: אבא שלי.
0: נו, מה קורה, מה שלומך, איך אתה מרגיש עד שכב אתה שם?
3: אני בסדר גמור, אני מאוד, אני מאוד הייתי בחשת לדבר הטיול הזה.
0: נו.
3: אני לימוד חששת לדבר הטיול הזה.
0: חששת?
3: חששתי, אבל שבאתי...
0: מה?
3: אבל שבאתי, דבר ראשון, אמרתי מה אני אוכל. מה אני אוכל, איך אני אקדר שם, כי אני אוכל כשר.
0: אוקיי.
3: ואז אבא שאמר לי, אל תפחד, תבוא איתנו, תראה איפה אני גדלתי, תראה איפה סבא שלך גדל, תראה איפה סבא שלך גדלה, איפה אחות, של סבא שלך גדלה, תכיר את התרבות, את השפה, איך הם חיו, מה הם אכלו, ובסופו של דבר קיבלתי החלטה, ואני הגעתי...
0: היה לך חשוב?
3: היה לי מאוד חשוב להבין ולדעת מאיפה הם באו, ומאיפה הם גדלו בעצם, אבל זה גם חשוב לדעת בהמשך ההיסטוריה.
0: דם אין בתא
3: בדיוק יש משפט שאומר שאומרים אותו אם אתה לא יודע את העבר שלך אין לך עתיד
0: የባለፈውን ታሪክህን የማታውቅ ከሆነ የወደፊቱ የሚመጣውን ማታውቅም ስለዚህ የመጣህበትን ማወቅ አለብህ በሚለው ምክንያት እጅግ በጣም አስፈላጊ ነበር ወደ ወላጆቼ ወደ ቅድመ አያቶቼ ወደ አያቶቼ ቦታ መጥቼ ማየት መጎብኘት በጣም ፍላጎት ነበረኝ መጥቻ ይሁት ያለን ነው እንግዲህ ድቪር ኬን ተምሼህ
3: አሁን
0: ለበት ምን ተሽለባ አታ አክቻ እርት ፒታ ወህ ማጻታ מה הציפיות שלך? כן.
3: הציפיות שלי, ציפיתי למשהו סביר, מה שנקרא.
0: סביר.
3: כן.
0: אוקיי.
3: אתיופיה היא 6 שנים אחורה בחפירה שלנו.
0: 7 שנים.
3: 7 שנים, סליחה.
0: כן.
3: אז ציפיתי למשהו סביר, וכשנחתי באתיופיה, זה רמה מטורפת.
0: הכל השתנה.
3: הכל השתנה. וההורים שלי והתלמי שלקחו אותי למקומות שבחיים לא הייתי מדמיין בהם. שלקחו אותי אליהם. וזה באמת אתיופיה השתנתה, אפשר להגיד, במובן הזה, של איכות חיים. עכשיו אנחנו נמצאים באזור הגונדר, אזור הכפרי יותר.
0: אתה מבסוט, אתה נהנה שם?
3: אני מאוד נהנה, אני לא רוצה שתראו זה ייגמר.
0: כמה זמן אתם נשארים עוד שם?
3: אנחנו נשארים שם עוד 20 יום.
0: יופי, אני אדבר איתכם גם בהמשך. אני אדבר איתכם גם בהמשך. דביר, תהנה ותסתכל, תהנה כל הרגע והרגע, ואני אשאל אותך שוב, אני אחייג, ואתה תספר לי.
3: בסדר גמור, תודה רבה איתך.
0: יופי, תהנו.
3: תודה רבה.
0: ביי אח שלי.
3: ביי.
0: יתקברת שואר מהצ'וצ'אצ'ן እንግዲህ በተለይ ድቪር ነው ድቪር ከዚህ ሀገር እስራኤል ሀገር ነው ተወልዶ ያደገው በአሁኑ ሰዓት ከአባቱና ከአያቱ ጋር በመሆን ወደ ትውልድ ሀገራቸው ወደ ወላጆቹ ትውልድ ሀገር ተመልሶ ሄዶ በጎበኘት ላይ ይገኛል የጠየቁት ጥያቄም እንዴት ነበር ኢትዮጵያን ያገኛት ነው ያልኩት ኢትዮጵያ ያገኘሁት በእውነት ከተጠበቅኩት በላይ እጅግ በጣም የምታመርና የምታስደስት ሀገር ነች እንደተጠበቅኩት ሳይሆን በተለይ ደግሞ የ7 አመት ልዩነት ስላለው ከኛ ቆጣጥር ጋር ነገር ግን አሁን ያገኘው በተወታ እጅግ በጣም የሚያስደስትና ስካውን ድረስም እንደው አለመምጣቴ የሚቆጨኝ ነው ወደፊትም ገና 20 ቀን አለን የበለጠ ደስታለሁ ብሎ ነው ያለን እንግዲህ ክብራትና ክራንት ብልካቾቻችን በሚቀጥለው ጊዜ ሁለተኛው ዙር ይዘንላችሁ እንቀርባለን ተደሰቱ እንላለን ኒር ጀምበር ኮሎኔል ኒር ጀምበር አቶ ንጉሴ ማህሪ አባቱና ልጁ ድቪር እጅግ በጣም እናመሰግናለን መልካም ምሽት በተመሳሳይ ፕሮግራም እስከምንገናኝ መልካም ቆይታ እስከዛ ድረስ እንላለን
4: የተከበራችሁ አድማጮቻችን እንግዲህ ቀደም ሲል ያደመጣችሁት ትናንት ምሽት ነበር ይሄን የቀረስኩት በእንግዲህ ከ45 አመት በኋላ እንግዲህ አባት ሚስቱን ይዞ ልጁን የልጅ ልጁ እንግዲህ ከዚህ ሀገር ተወልዶ ያደገ በእስራኤል መከላከያ ሰራዊት ገብቶ አየር ወለድ ነው የሚያገለግለው አሁን ባሳለፍነው ጦርነት አዛውስ ገብቶ የተዋጋ ነው የወላጆቹን አያቶቹ ተወልዶ ያደጉበትን ቦታ ለመጎብኘት ነው ሄደው በጣም ደስተኛ እንደሆነ እንግዲህ ያው ሲናገር ሰምታችሁታል እጅግ በጣም ደስተኛ ነበር በተለይ መጀመሪያ አካባቢ በጣም ስጋት ነበረኝ ኢትዮጵያ ሲባል ያው ቸም እንግዲህ እንዳንድ ኢትዮጵያን ማያቋት እኛ ተርበን ጠምተን ምን በላው የለለ መስሎን የመጣንም ይመስላል ሰዎች አሉ። ሁላችንም እንደምናቆኝ ስንመጣ ኢትዮጵያ እንዲህ አለ ኢትዮጵያ እንደዚህ ነገር አለ ኢትዮጵያ ምግብ አለ ይላሉ እንኳን ቢጠይቁን አሉ። እና የዛ ተጽኖ ምሱ ላይ ያደረውበት ነበርና በጣም ስጋት ነበር በተለይ ደግሞ በምግብ ዙሪያ እንም በላው ካሸር የሆነ ምግብ ነው መበላው ለዚህ እንደ ግጭ ነበር አስቤ ነበር እንደገና ደግሞ ኢትዮጵያ ሲባል ያው ኋላቀር ደሃ ሀገር ነች ብዬ ነበር አሰኩት ነገር ግን ከመጣው በኋላ ያየው እና ያጋጠመ ነገር እጅግ በጣም የሚገርምና ኢትዮጵያ እንደሚወራው አይደለችም በማለት የገለጸልን ሁኔታ ነው። እስኪ ክብራትና ክብራን አድማጮቻችን ስንቶቻችንን ይሄን ነገር እናደርገው በእውነት እንደኔ አመለካከት እጅግ በጣም መታደል ነው። ይሄ እንደውም ልጆች ገና በልጅነታቸው ይሄን ነገር የማድረግ አቆም ቢኖሩንና ብናደርገው ኑሮ መልካም ነው የምንለው። ዝሮዝሮ ለቤተሰቡ እንግዲህ በሰላም ወደ ሀገራቸው ወደ ቅድስት እስራኤል እንዲመለሱ እንመኝላቸዋለን። ስርጭታችን ይከተላል ክብራትና ክብራን አድማጮቻችን።

የተከበራችሁ አድማጮቻችን ስርጭታችን እዚህ ላይ ይገባደዳል። በቀኑ በድጋሜ ከኔ ጋር እንገናኛለን። እስከዛ ግን መልካም ቀን ይሁንላችሁ እንሰናበታችኋለን። ለፕሮግራሙ አጠናካሪ ገብርኤል ኮይን ምስጋና ያደረሰው ያናብራችሁ ብርኳቸው ነኝ። በቀኑ ስርጭታችን እንገናኛለን። መልካም ቀን።

0: እና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተናስተልኝ ተከበራችሁ አድማጮቻችን እንደምን ሁላችኋል? መልካም ለተሰንበት ይሁንላችሁ። ያን የቀኑ ስርጭታችን ዘምረናል። ለቱ ዛሬ እንደብራን ዘምና ቁጣጣ ያየም ዮም ቺሺ ካፍ አለፍ በት ሽሬ ታፍሽም ፔዛይን ለአውሮፓ ዘመን አቆጣጠር ኦክቶበር 2 2016 እንደ ኢትዮጵያ ዘመን አቆጣጠር መስከረም 22 2019 ነው። የቴክኒክ ባለሙያችን ኢላይ ቤንት ሻባት ስቴዲዮ ተረኛቸው ባይነን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚያ አንድ ሰዓት ስርጭት ውስጥ ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔና ከድማጭ ጋር የስልክ ውይይት ይኖረናል። እንደተለመደው እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። አሁን ወደ ዜናው ስደጫለሁ። በቅድሚያም አርስተ ዜና። ዱባይ የቀሩት እስራኤላውያንን ለመመለስ ቅድመ ዝግጅት መጠናቀቁ ተገለጸ። በዚህ በአደጋ ይደርስበት የነበረው ዱባይ አውሮፕላን አብራሪ የአብራሪዎችን በር የከፈትኩት አዎ እኔ ነኝ በማለት ተናገረ። ሰላማን ዜግነት ያላቸው ለኢራን መረጃ ሲያስተላልፉ በቁጥጥር ተያዙ። በይሁዳና ሰማርያ አካባቢ ሐማስን የሚደግፉ ሽብርተኞች የሽብር ፈጣሪ ጌት ለማፋፋም እየጣሩ ነው የሚሉት የሰዓት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በዱባይ የቀሩ እስራኤላውያንን ለመመለስ የሚደረገው ቅድመ ዝግጅት ተጠናቋል ተባለ። የአርኪያ አየር መንገድ ከዱባይ ወደ እስራኤል ዜጎችን ለመመለስ በሚደረገው ዝግጅት ዝግጅቱን አጠናቆ በመቅረሱ በተለይ ደግሞ አቡዳቢ የሚገኙት የአየር መንገድ ፍቃዳቸውን ስለሰጡ ከተወሰነ ሰዓት በኋላ በረራ እንደሚጀምር አስታውቋል። ቃል አቀባያችን ኦፌር ሃልፐሪን እንዳደረሰን ይህ ዝግጅት ወደ ሀገራቸው የመመለስ ሂደት እስከሚቀጥለው ሳምንት ድረስ ሊቀጥል እንደሚችል አስታውቋል። ፍላይ ዱባይ የተሰኘው አየር መንገድ በተከሰተው ክስተት ምክንያት በዚህ በያዝነው ወር አጋማሽ ድረስ በረራውን ወደ እስራኤል ከማድረግ እንደሚቆጠብ አስታውቋል። እዚህ ፍላይ ዱባይ አብራሪ የአብራሪዎችን በር የከፈትኩት እኔ ነኝ ሲል ተናግሯል። በዚህ ሰዓት በብዙ ቦታ ተመትቻለሁ፣ ቆስያለሁ፣ ህይወቴን ለማዳን ግድ አለብኝ፣ ከዛም በተጨማሪ የተሳፋሪዎችን ህይወት ማዳን አለብኝ። ያለችኝ የቀረች ሰዓት ሰከንዶች ብቻ ነው። በሆዴ በመሳብ በሩ ድረስ በመድረስ በሩን ለመክፈት ችያለሁ። ይሄም የኔንም የተሳፋሪዎችም ህይወት ሊተረፍ ይችላል ሲል ተናገረ። ከህንዱ ጠቅላይ ሚኒስትር ኒርዶር ሞዲ ጋር ባደረገው የስልክ ውይይት ይህ በተባበሩት አረብ ኤምሬት ሆስፒታል ውስጥ ሆኖ ህክምናውን የሚከታተለው አብራሪ እንደተናገረው ነው። ከቦታው ለነበሩት ተሳፋሪዎችና የአውሮፕላኑ ሰራተኞች ምስጋና ላቅ ያለ ነው። ያለነሱ ድጋፍ ዛሬ እዚህ ቦታ ደግንቼ ስልክ አላውራም ነበር በማለት እንባ የተናነቀው ከጠቅላይ ሚኒስትሩ ጋር ተናግሯል። እስራኤላውያን ዜግነት ያላቸው ለኢራን መረጃ ሲያስተላልፍ በቁጥጥር ስር መዋሉ ሻባክ ወይም የአገር ውስጥ ደህንነት ሚኒስትር አስታወቀ። በካ አል ረቢያ የተሰኘ ነዋሪ የሆነ የእስራኤላዊ ዜግነት ያለው ለኢራን መረጃ ሲያስተላልፍ በቁጥጥር ስር ውሏል። መረጃውን ያስተላለፈውም በተወሰነ ገንዘብ እንደተከፈለው ተጠቅሷል። ይህ የ25 ዓመት ወጣት ዕድሜ ክልል ውስጥ የሚገኝ ማህሙድ ሂልፍ የተሰኘ ሲሆን የእስራኤል መረጃን ክፍል ባደረጉት ፍተሻ በቁጥጥር ስር አውለውታል። ዛሬ ከሰዓት በኋላ ሐይፋ በሚገኘው በሐይፋ አውራጃ ፍርድ ቤት ክስ ይመሰረታል ተብሎ ይጠበቃል። ወጣቱ በመጀመሪያ ምርመራ ላይም እንደተናገረው በኢንተርኔት እንደተገናኘ ገልጿል። ፖሊስም ከእንደዚህ አይነት ድርጊቶች ዜጎች እንዲቆጠቡና ከማያውቁት ግለሰብ ጋር በኢንተርኔት የሚደረግ ውይይትና ንግግር ቅሬታ ከወዲሁ ልትጠነቀቁ ይገባል ሲል አስጠንቅቀዋል። በይሁዳና ሰማርያ የሽብር ፈጠራ ድርጊትን ለመጨመር በውጭ ሀገር የሚኖሩ የሐማስ ደጋፊዎች ጥረት እያደረጉ ነው ተባለ። በተለይ በዚህ በያዝነው ሁለት ወር ውስጥ የሽብርተኞች በይሁዳና ሰማርያ አካባቢ ሰው አልባ የሚበር ቀላል አውሮፕላን በማንሳፈፍ መረጃ በመሰብሰብ በመረጃው ምክንያትም የሽብር ፈጠራ ድርጊት ለማካሄድ ሙከራ እያደረጉ እንደሆነና የተወሰኑትንም መከላከያ ሰራዊታችን ማክሸፉ ገልጿል። ይህ የሚያሳየው ሽብርተኞች መረጃ ተሰብስበው ከዛ ወደ ጥቃት ይመጣሉ ሲሉ ተጠቅሷል። በአሁኑ ሰዓት በመግዚህ በይሁዳና ሰማርያ አካባቢ ማንኛውንም ቀላል አውሮፕላን መሳይ በሚንሳፈፍ በአካባቢው ማንሳፈፍ የተከለከለ መሆኑን አስታውቋል። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻሂድ ራሳቸው ከምርጫ እንዳገለሉ አስታውቋል። በተለይ ትናንት ምሽት የባላድ ፓርቲ አባላት ባደረጉት ውይይት የከፍተኛው ፍርድ ቤት ፕሬዝዳንት ኢሳክ አሚት የሰጡትን ምላሽ ተመልክቶ ፓርቲያቸው ከተወያየ በኋላ ከምርጫው እንደሚራሳቸው እንዲያገሉ መስማማታቸው ተገልጿል። ቀደም ሲልም ራሳቸው ባንደበታቸው ወጣው ጥቅምት 27 በሚካሄደው ብሔራዊ ምርጫ እንደማይሳተፉ አስታውቋል። ምክንያቱም ጥቅምት 7 2023 ሐማስ ባደረሰብን ጥቃቱን ደግፈው በመጻፋቸውና በመናገራቸው ምክንያት እንደሆነ ተገልጿል። አሜሪካ ለሶስተኛ ጊዜ ሶስተኛ የመርከቧን ወደ አካባቢያችን በፋርስ ባህረ ሰላጤ መላኳን አስታውቃለች። አሜሪካ ሶስተኛ የጦር መርከቧን ልካለች። ይሄም ወደ 10,000 ወታደሮችና መድፈኞችን የሚያስተናግድ እንደሆን ተገልጿል። ይህም ከሚቀጥለው ወር በተለይ በአሜሪካ ውስጥ በሚደረገው የኮንግረስ ምርጫ በኋላ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጥቃት እናደርሳለን ብለው የተናገሩትን ምናልባት እውን ሊያደርጉት ይችል ይሆናል የሚል ግምት እንዳለ ተጠቅሷል። ትናንት ምሽትም በሆርሙዝ የባህር ወሽመጥ አንዲት መርከብ በሳት እንደጋየች ተገልጿል። ይህም ማንነቱ ያልታወቀ በሚሳኤል ተመታ መርከቧ በሳት እንደጋየች የብሪታንያው የባህር ወደብ ንግድ እንቅስቃሴ ኃላፊ አስታውቋል። ሳውዲ አረቢያ እና በሁቲ መካከል ያለው ጥቃት እንደቀጠለ ነው። አንዱ አንዱን ማጥቃቱን ቀጥሏል። ከተወሰኑ ሰዓታት በፊትም በሳውዲ አረቢያ ደቡባዊ ክፍል 2 ፕላስቲክ ሚሳኤሎች ተወንጭፈው ነበር። እነኚህንም መከላከያው መጥቶ መጣሉን አስታውቋል። ቀደም ብላ ሳውዲ አረቢያ በየመን ዋና ከተማ ላይ ጥቃት ማድረሷ ተገልጿል። ከዛ በፊትም ሁቲሞች በሳውዲ አረቢያ በሁለተኛ የእስላም ሀገር በእስላም እምነት ቅዱስ የሆነች አገር ላይ የሚተላለፉን የኃይል ማመንጫ ጉዳት ለማድረስ ጥረው ነበር በማለት መክሰሳቸው ይታወሳል። ሁቲሞች አገሩን አስተባብለውታል። ትናንት ምሽት ኢራን ወደ ሀገሯ ዓለም አቀፍ የኒውክሌር ቦምብ ተቆጣጣሪዎችን ገብተው መፈተሽ ይችላሉ ሲትል መፍቀዷ ተገለጸ። እንደሚታወሰው ሁሉ ከአሁን በፊት ኢራን ዓለም አቀፍ የኒውክሌር ቦምብ ተቆጣጣሪው ወደ ሀገሯ ገብተው እንዳይፈትሹ ፍቃድ አለመስጠቷ የሚገለጽ ነው። ነገር ግን ባለፈው ሳምንት በተባበሩት መንግስታት ዓመታዊ ጉባኤ ላይ ለመሳተፍ የውጭ ጉዳይ ሚኒስትራቸው አርካቺ መገኘታቸው ይታወሳል። ከዚሁም ከአንዳንድ ከአውሮፓና ከመካከለኛው ምስራቅ ከሄዱ የዲፕሎማት አባላት ጋር በነበራቸው ቆይታ ኢራን አሁን ፍቃደኛ እንደሆነች ገልጸዋል። በዱባይ የቀሩትን እስራኤላውያንን ለማምጣት የሚደረገው ዝግጅት እንደቀጠለ ሲሆን ይህ በዚህ እንዳለም በፍላይ ዱባይ አውሮፕላን ላይ በተሰኘው ክስተት አንድ ማንነታቸው ያልታወቀ የዱባይ ባለስልጣን እስራኤላውያን በዚህ ጉዳይ በተለይ የሽብር ፈጠራ ድርጊት ቴሮር እያሉ መናገራቸውን እጅግ እንዳበሳጫቸው ገልጸዋል። ይሄም በሁለት ወዳጅ ሀገራት መካከል የሚጠበቅ ንግግር አይደለም በማለት ቅሬታቸውን ገልጸዋል። በአውሮፕላኑ የነበረውን ክስተት ለመጀመሪያ ጊዜ እሳቸውም የሽብር ሙከራ በማለት በማለት መናገራቸውም ተገልጿል። ነገር ግን የእስራኤላውያን ንግግር አስቀድሞ ፍርጃ የሚጠበቅ አይደለም፣ ቅሬታም ተሰምቶናል ብለው ተነግሯል። ነገር ግን ለመላው ዓለም የዚህን ክስተት ውጤት ማወቅ ለሚፈልጉ በሙሉ የመጨረሻውን ውጤት እስከምንመርምረን እስከምናስተላለፍ ድረስ በትዕግስት ጠብቁን ሲሉ አስታውቀዋል። በመጨረሻም የአየሩ ጸባይ በቀቱ ትንሽ ቀዝቀዝ ይላል። በአንዳንድ ቦታዎችም አልፎ አልፎ ዝናብ ይጥላል። በተለይ በሀገሪቱ የደቡብ ክፍልም ማዕበል ሊኖር ይችላል። የጎርፍ መጥለቅለቅ ሊኖር ይችላል ይላሉ የዘርፍ ባለሙያዎች። የሙቀቱ መጠን በዛሬው በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ተላይብና አካባቢዋ 8፣ ሃይፋና አካባቢዋ 27፣ ቤርሸባና አካባቢዋ 9፣ ኢላት እስከ እኩለ ቀን 32 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የሰዓቱ ዜና የስካሁኑ ነበር።

0: የተከበራችሁ አድማጮቻችን መልካም ለተሰንበት ይሁንላችሁ ይላል። አሁን መስመር ላይ ጋዜጠኛ ፋሲል ለገሰ ይገኛል። ፋሲል ተነስተልኝ እንደምን አረፈድክ?
1: ተነስተልኝ አይቾ እንደምን ዋልክ?
0: ደህና ነው ወይ?
1: ሰላም ነኝ።
0: ጥሩ። የዳሱ በዓል እንግዲህ ያበቃ ነው።
1: አዎ እንግዲህ የዳሱ በዓል ያበቃ ነው። ከዚህ በተጨማሪ እንግዲህ ሻባት ሊገባ ነው አይደለም?
0: እውነት ነው። ሻባት ሻሎም ብያለሁ ከወዲሁ።
1: ሻባት ሻሎም በድጋሚ
0: አመሰግናለን። የፋሲል እንግዲህ ባለፈውም ተወያይተንበታል። ይሄ ፍላይ ዱባይ የተሰኘው ያው በጣቢያችን በ104 በቴሌቪዥን ጣቢያ ተነጋግረንበታል። አሁን ደግሞ በሬዲዮ እንወያያለን። በተለይ ፓይለቱ የነበረውን ክስተት እየተናገረ ነው። በተለይ ደግሞ ከፕሬዚዳንት ከጠቅላይ ሚኒስትር ከህንዱ ጠቅላይ ሚኒስትር ሙዲ ጋር በነበረው ቆይታ እንባ እየተናነቀው የተናገረና በቦታው የነበሩትንም ተሳፋሪዎች በተለይ እኛ እስራኤላውያን የነበሩትን አውሮፕላኑን እንደዛ ከመከስከስ ያዳኑትንም አመስግኗል። እንዴታየው ይሄ
1: ነው በጣም የሚገርም ነው። በአንድ በኩል ተአምር ነው ማለት ይቻላል፣ በአንድ በኩል ደግሞ ጀግንነት ነው ማለት ይቻላል። ፓይለቱ ከእስራኤላውያኑ ባላነሰ ሁኔታ ነው ጀብድ የሰራው ማለት ይቻላል። ከቆሰለ በኋላ አይቼው ከቆሰለ በኋላ ራሱን ባለመሳት ከፍተኛ ጥረት በማድረግ በሩን የመክፈት ሁኔታ መፍጠሩ እስራኤላውያኑ ገብተው አውሮፕላኑን ለመቆጣጠር እና እንዳይከሰከስ ለማድረግ መቻላቸው እርግጠኛ ነው። ስለዚህ የሰራው ስራ ትልቅ የሚመሰገን ነው። ምክንያቱም ከሰፕቴምበር 11 በኋላ ፓይለቶች ማለትም ረዳቱና ዋናው ካፕቴን በረራ የሚጀምሩበት ጊዜ የኮክፒቱን ወይም ስራ የሚሰሩበትን የሚቆጣጠሩበትን በር ይዘጋሉ። የሚዘጉትም ከውስጥ ነው። እነሱ እስካልከፈቱት ድረስ በምንም ሁኔታ ሊከፈት አይችልም። እሱ ያን ድርጊት ባይፈጽም ኖሮ እግዚአብሔር ይወቅ አይቸው እንዴት ተደርጎ በሩ እንደሚከፈትና እርምጃ እንደሚወሰድ። በአጭሩ ጀብድ አለው፣ ጀግና ነው ማለት ይቻላል። ቢቆስልም ከፍተኛ ጉዳት ቢደርስም በወቅቱ እስራኤላውያኑ ራሳቸው ጊዜያዊ የመጀመሪያ ፈርስት ኤድ ሕክምናም ሰጥተውታል። ከዛ በኋላም ሳውዲ አረቢያ ከወረደ በኋላም እንደዚሁ ሕክምና ተደርጎለት አሁን እንደገባኝና እንደደረሰኝ ዜና ከሆነ በኢምሪት ነው የሚገኘው። አሁን ከዛ ሆኖ ይመስለኛል ጠቅላይ ሚኒስትሩን ሙዲን
0: ያነጋግረው። ልክ ነው ፋሲል፣ በእርግጥ ትልቅ ጀብድ ነው የተሰራው። እዚህ ላይ ተአምርም ነው እንግዲህ መቼም አንዳንዴ ምንድን ነው የሚሉት የእኛ ትላልቅ ሰዎች፣ አትሙት ያላት ነፍስ የፈለገ ነገር ቢሆን አትሞትም ነፍስ አትጠፋም የሚለውን እውን የሚያደርግ ነው። በማከታተል ፋሲል፣ ፍላይ ዱባይ እስከሚቀጥለው ወር እስኪ አሁን ከያዝነው ወር አጋማሽ ድረስ በረራቸውን ወደ እስራኤል አናደርግም ብለው አቋርጠዋል። ይሄ እንደው በዚህ ክስተት ምናልባት በሁለቱ ሀገር ያለውን ግንኙነት ሊያሻክረው ይችል ይሆናል። አንዳንድ ደግሞ እነሱ የሚናገሩት እስራኤል ይሄን ጉዳይ ቴሮር እያለች ማውራቷ ብዙም አልተወደደም
1: ይላሉ እንጂ ሁኔታው የተጣራ ነው። ቴሮር ካልሆነ ለሌላ ምን ነገር አለው? ረዳት ፓይለት አይቼው ረዳት ፓይለት አውሮፕላኑን ተቆጣጥሮ ካፕቴኑን በጩሬ ወቅቶ አውሮፕላኑን ለመከስከስ ጥረት ሲያደርግ ከነመረጃው እዛ የነበሩት በሙሉ እያረጋገጡ ቴሮር አይደለም ማለት የሚሆን ነገር አይደለም። ያም ሆነ እነሱ የሚጠይቁባቸው ነገሮች አሉ። እስራኤል እና እንደሚመስለኝ ከሆነ ኤምሬቶች በትብብር የሚሰሩ ስለሆኑ ሁሉም ነገር በግልጽ በሰዎች ተነጋግረው ውሳኔ ላይ እንደሚደርሱበት ግልጽ ነው። ለምሳሌ ይሄ ኮፓይለቱ ኦማን ነው፣ የኦማን ዜጋ ነው፣
0: ረዳት
1: የኦማን ዜጋ ነው። በሁለቱ ሀገሮች ስምምነት መሰረት ማለትም በእስራኤል እና በኤምሬቶች ስምምነት መሰረት ሰላም ስምምነቱ በተፈራረሙበት ጊዜ እና በረራ በተጀመረበት ጊዜ ከእስራኤል ጋር የሰላም ስምምነት ያላደረገች ሀገር ዜጋ ፓይለት ወይም የአውሮፕላን ሰራተኛ ወደ እስራኤል መግባት አይችልም። እንዴት አድርገው ይሄን ሰጡት? ሌላ ሁኔታ ደግሞ ይህ ፓይለት አንድ አመት ሳይሞላው ነው፣
0: 9 ወሩ ነው ይባላል።
1: አዎ አንድ አመት ሳይሞላው ነው ይህ ነገር ግዜ የፈጸመው። ያም ሆነ ይህ ጠቅላይ ሚኒስትር ቢናሚን ነፋናውን ሰምታችኋል። አንተም በተለይም ለውጭ ሀገር ዜና አማሰራጮች የተደጋጋሚ ጋዜጣው መግለጫ ሰጥተው ነበር። መግለጫ ሽብር ፈጣሪ መሆኑ ተረጋግጧል ብለዋል። ጠቅላይ ሚኒስትሩ ሊዋሱ አይችሉም። ይህን በዓለም የዜና ማሰራጫ እንደዚህ ብሎ መናገራቸው ያው ቴሮሪዝም መሆኑ ግልጽ ነው። የሁለቱ ነገሮች ግንኙነት ይቅርታ ይቅርታ አይቸው የሁለቱ ሀገሮች ግንኙነት መቋረጡ ያሻክራል ለምትለው አይመስለኝም። በሁለቱ ሀገሮች ስምምነት የተደረገ በሁለቱ ሀገሮች መካከል በተደረገ ስምምነት የሚፈጸም ድርጊት ይመስለኛል። ምክንያቱም ምርመራ እየተደረገ ነው። ምርመራው እስኪጣራና እስኪረጋገጥ ድረስ ሁልጊዜ ያለ ሁኔታ ነው። አንድ ነገር ይቆማል አይደል እንዴ?
0: እውነት ነው። ጥሩ አገራችን ምርጫ ይካሄዳል። እንደው ይሄ ክስተት ምናልባት በምርጫው ላይ የሚያደርሰው ተጽዕኖ ይኖራል?
1: አሁን ባለው ሁኔታ አይመስለኝም። ምክንያቱም ስንመለከተው አንደኛ ገና ጊዜ አለ አይደል እንዴ? ገና 3 ሳምንት አካባቢ አለ። ምናልባት 1 ሳምንት ሲቀረው ወይም 5 ቀን ሲቀረው ይህ ነገር ተደርጎ ቢሆን ኖሮ
0: በቀጥታ ተጽዕኖ ሊኖረው ይችል ይሆናል
1: ይችል ነበር። ስልጣን ላይ ያለውን ፓርቲ ወይም የሊኩድን ፓርቲ ወይም የቀኝ ክንፍን ወገን ከፍ ሊያደርገው ይችል ነበር። ያም ሆነ ይህ ገና ጊዜ አለ። ነገሮች ሊለዋወጡ ይችላሉ። ሌሎች ችግሮች ሊፈጠሩ ይችላሉ፣ ወይም ሌሎች የደስታ ነገሮች ሊፈጠሩ ይችላሉ። ስለዚህ 3 ሳምንት በሌላውም ሀገር ረጅም ጊዜ ነው። በእስራኤል ፖለቲካ በጣም በጣም በጣም በጣም ብዙ ነው።
0: ጥሩ፣ ወደ ፋርስ ባረሰላጤው እንሂድ። በአሜሪካ እና በኢራን ያለው ሁኔታ ምን ይመስላል? በተለይ ደግሞ በትናንትና ሁለት በሆርሙዝ የመርከቦች መተላለፊያዎች መጥ ላይ አንዲት መርከብ በሰዓት መጋየቷ ተገልጿል። እና ይሄን እንዴት ታየዋለህ? ምንድን ነው ይሄን ሆርሙዝን መተላለፊያውን ማነው የሚቆጣጠረው ያለ በአሁኑ ሰዓት? አሜሪካኖች ናቸው ወይስ ኢራኖች ናቸው?
1: ሎ ሁለት አይነት ነው ቁጥጥሩ። ከውስጥ እንግዲህ መጀመሪያ ታስታውስ እንደሆነ አይቼው ኢራን ሆርሙዝን መዝጋቷን አስታወቀች። ማለትም የሚያቀርበችው ሀሳብ ተቀባይነት ካልኖረው በአካባቢዋ የሚገኘውን ቦታ በሙሉ አጥረዋለች። ማለትም በፈንጅም ይሁን ጠባብ ስለሆነ ደግሞ ሚሳይልን መተኮስ የሚችልበትም ሁኔታ አለ። በአንጻሩ ኢራንን ድርጊት በምፈጽምበት ጊዜ አሜሪካ ደግሞ የተወሰነ ኪሎ ሜትር ወደፊት በመሄድ በኢራን ላይ የመዝጋት ድርጊት ፈጽመዋል አሜሪካኖች። ማለትም ኢራን ብዘጋም ከዛ በኋላ ደግሞ እሷ እንደፈለገች መርከቦቿ ማውጣት የማትችልበት ሁኔታ ተፈጥሯል። በአንጻሩ ደግሞ በኦማን የባህር ዳርቻ በኩል አሜሪካ ከኦማን ጋር በመተባበር መርከቦችን እያወጣች ነው። ምክንያቱም እነዚህ ነዳጅ አምራች ሀገሮች ከኢራን በተጨማሪ ኢራን ብዛት ያለው ነዳጅ ያላት ሀገር ነች። ነዳጅ አምራች ሀገሮች ስንመለከት ለምሳሌ ኤምሬቶችን ብንመለከት፣ ካታርን ብንመለከት፣ ሳውዲ አረቢያን ብንመለከት ያሉበት ጎን በኦማን በኩል ስለሆነ በዛ ጥግ ለጥግ እያደረጉ በባህር ዳርቻ በኩል አሜሪካኖች የማስወጣት እድል አላቸው በኢራን ወገን በኩል ስላልሆኑ ለአሜሪካ ቀላል ሆኖላታል። እና በዚህ ምክንያት በብዙ ሚሊዮን የሚቆጠር በርሚል ድፍድፍ ለማውጣትና ወደ ሙሉ ለሙሉ ወደ ህንድ ውቅያኖስ ለማስገባት ትችላለች አሜሪካ። ስለዚህ ኢራን አይደለችም የምትቆጣጠረው፣ በአጠቃላይ ሁኔታ ማለት እንደሚቻለው አሜሪካ ነች የምትቆጣጠረው ማለት እንደሚቻለው። በአንጻሩ አሜሪካ እንደፈለገች የእነዚህን ሀገሮች ነዳጅ ስታወጣ፣ በአንጻሩ ደግሞ ኢራን ወደ ቻይና ነዳጅ ለመሸጥ የምታደርገውን ጥረት በሙሉ አደናቅፋባታለች።
0: ጥሩ፣ እሺ ፋሲል፣ ለሰጠ ማራጅ
1: እዚህ ላይ ለማጠቃለል ወደ ፍላይ ዱባይ ስንመለስ በተባበሩት አረብ ኤምሬት እና በእስራኤል መካከል ያለው ግንኙነት የረጅም ጊዜ ግንኙነት ነው። ማለትም የአብርሃም ስምምነት ከተፈረመ በኋላ አንዳንድ ሁኔታዎች ቢፈጠሩ ሊሻክር የሚችልበት ሁኔታ አይደለም። ለማንኛውም ማለት የሚቻለው አንተ እንዳልከው ተአምር ነው። ከብዙ ችግር እስራኤልም ሆነች ዓለም ደማ ማለት ይቻላል።
0: ሻባት ሻሎም ፋሲል፣ መልካም
1: ሻባት ሻሎም። ይቸው በጣም አመሰግናለሁ።
0: አመሰግናለሁ።

0: የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ በሰሜኑ የሀገራችን ክፍል የሚኖረው መምህር ሩቤል መሸሻ መስመር ላይ አለ። መምህር ሩቤል ሰላም ጤና ይስጥልኝ፣ እንዴት ነህ?
1: ጤና ይስጥልኝ አይቸው ሙአዲም ለሲምኻ
0: ናምተም ላዳማ ባል ነው ያለ ነው። እንግዲህ አንተ ጋር ፈቃደኛ ስለሆንክ እጅግ በጣም ነው የምናመሰግነው። ከአንተ ጋር የምንወያየው እንደው ባህላችን ማንነታችን ምን ነካው በሚል ርዕስ ነው። በአንዳንድ ክስተቶች እየተከሰቱ እየሰማን እንገኛለን። እንደው በእነዚህ ዙሪያ ለመወያየት ነው እና የትንንኛ በሚለው ዙሪያ ነው። እስኪ በቅድሚያ ግን ከባህር ማዶ በመሻገር ከጎንደር አንድ አድማጭ እስኪ አድምጡኝ ያለን አለ። አቡሽ ይባላል መስመር ላይ አለ መሰለኝ። ሰላም መስመር ላይ አቡሽ፣ ሰላም ጤና ይስጥልኝ፣ እንዴት ነህ?
2: አብሮ ስጥልን፣ እንዴት ናቸው?
0: እንደምን አለ? ምንድን ነው የምትለው? እንተ እንግዲህ ህዝብ ይስማልኝ ይወቅልኝ የምትለው ጉዳይ አለ። በዚህ ላይ ግን ከአሁድ አስቀድም የምነግርህ ስም መጥራት አያስፈልግም፣ ስም አጠራም አጠቅስም። ስድብ ነክ ነገሮችን እኛ እናስተናግድም። ነገር ግን ተበድያለው የምትለውን ህዝብ ይስማልኝ ብለሃል። እስኪ እንስማህና ከዛማ እንወያያለን።
2: እኔም ህብዝ ስማ የእስራኤል ህብዝ ድረስ እያልኩ ነው 12 ዓመት 6 ዓመት በጎደልና 6 ዓመት በሰማና በትዳር ያሰለፍክ ልጅ አለች። ሰማና ይዘዳ አሎ አሎ እያለች ክዳለች። ሌላ ደግሞ የግድያ ወንጀልም እየፈጸመች ነው። ይህ ነገር ይገባል አይገባል ህብዝም መዋቅ አለበት። ሄደ ደግሞ ወልዳለች አሎ እያለች የሶስት ልጅ አባት ላይ ወልዳለች። እች ነገር እናንተ ማቀርባችሁ በቲቪ ህብዙ መዋቅ አለበት ነው ፍርዱ ነው መዋቅ እፈልጋለሁ።
0: እንዴት ነው ከመጀመሪያው ጀምረህ? ብዙ ጊዜ የለንም። ከመጀመሪያው ጀምረህ ሁኔታው ምንድን ነው የሆነው?
2: እስራኤል መሆኗን አላውቀውም፣ እሷም አልገለጸችም። 6 ዓመት በጎደነት ኖረን በኋላ 6 ዓመት ላይ 80 ይዘናል። ወደ 12 ዓመት ብዙ ዋጋ ከፍያለሁ እስራኤል መሆኗን

0: ግን አላቆም ነበር መጀመሪያ።
1: ምናልባት እስራኤል ሀገር እስራኤላዊ መሆኗን አላወቅም። እዛ እሷም እዛ የምትጠባበ ወደዚህ ለመምጣት የምትጠባበቅ ነው የነበረች?
0: እሷ እናቷቹ ጋር ነው የምትኖር። እናቷቹ ማግሎች ናቸው። እሷ ነች። ሌሎችም ሁለት ወንድሞች አሉ። ብዙም አይደሉም። እኔ ነው ማስተዳድራቸው። ሰው ቤት እየሰራሁ ሌሊት 8 ሰዓት ተነስቼ ጫካ ጀበሬ እያረቱ በደም እየተጨማለሁ በቃ ለእናንተ ውጭ ለማና ለ እያልኩ አይዞ በርቶ እሷም እየተማረች ነበረ እንዳልወልድ በቃ የሚማረው ሰው ነው አይዞ በርች እያልኩ እያስተማርኳት እየከፈልኳት በአካውንት ብር አስቀምጬ አላቅም። አካውንትን ከፍቼ አላቅም። እሷ ጋር ጎድነት ጀምሬ በኋላ አንቺ ተምሪ ዳና ቦታ ድረሽ ሰው የጠረሳ ቦታ ላይ ድረሽ እያልኳት እያስተማርኳት አለሁ። ከዛ ላ 80 ምን ሳለ አውዳበልሽ አውዳቡ ምንድን ነው ብለው ሳለ እስራኤል ነው እንደውም አንተ ጉራጌ የምታክሶ እዛ ግሬዳ ለነዘራችንም ሀብታም ታረጋለህ ምናምን አልሽ። አረ ችግር የለም ምናምን አልሽ።
1: አንተ ጉራጌ ነህ?
0: እሺ ፋይል ምናምን መጣ ሳለ እሱ ወደኖች እዛ ላስቀራት ምናምን ብሎ ሳለ አረ እንደዚህ ዋጋ ከፍዬ በሹማግለ ልክ በክብር ሹማግሎች ልክ እንዴት እንደዚህ ትሄዳለሽ ምናምን ብሎ ሳይ ጀና ተምጣ ሳለ አረ አንተ ኮሌጃችን ነው በስድስት ወር ሳን እንወስታለን ኢምባሲ ሰማናውን እንዳቅ ምናምን አሉና ኢምባሲን ዋሽቶ ሄዶ ባለ የሄዱ ወይ አራት አመት ይዟሉ አሉ አሉ እያለች ለሌላ ወለደች።
1: አራት አመት ከዛ ስንት አመት አብራችሁ ኖራችሁ?
0: በሰማና ወደ ሁለት አመት ወደ ስድስት አመት ማለት
1: ስድስት አመት
0: 12 አመት
1: 12 አመት በአጠቃላይ ማለት ነው። እንግዲህ የምትለው አንተ እዚህ ያሉ ኢትዮጵያ በነበሩበት ሰዓት ሚስት ናት አግብተሃታል እስራኤላዊ ወይም ዜግነት እስራኤላዊ መሆኗን አላወቅኩም ነገር ግን ከጊዜ በኋላ ማንነቷን አወቅ ቢሁን አልኩኝ መጨረሻ ላይ እነሱ ወደ እስራኤል ሀገር መመምጣት እድላቸው ሲሳካላቸው እኔን ወደ ኋላ አስቀሩኝ። ምክንያቱም አንተ ስላልተመዘገብክ እሷ ከሄደች በኋላ መጣት ወስደሃለች ማለትም ታስወስደሃለች ብለው ነው። ከዛ ከዚህ ከመጣች በኋላ ካደችኝ ነው የምትለው?
0: አዎ ካደችን በስድስት ወር ስንወስዳለን አሉ። ሰው ምንም ያደርጉበት ነገር የለም። ያወጣው ወጪ ከኔ ጋር ከተማ የወጡ ልጆች ሌላ ሀገር ነው አሉ። ውጭ ሀገር አፍሪካ አሜሪካ ናቸው አሉ።
1: በጣም ጥሩ።
0: እና ሞራንን እንደዚህ ያደረገች ከዛ አልፎ ደግሞ ወደ እድብደባም እየሞከረች ነው። ገና አሁን ራስን ለመኖር እየፈረውበት ደረጃ ላይ ነው አሉ።
1: ጥሩ አቡሽ፣ ሁኔታውን እኛ እንጠቅስንና ወደኋላ ምናልባት በውስጥ መስመር እናናግረሃለን። ይሄን ታሪክ የሚያውቁ ወይም እኔ ነኝ የሚልም መልስ እንዲሰጥ እኛ እንጠይቃለን። እኛ ጥረት አድርገን እንግዲህ መልስ ለመስጠት እንሞክራለን። አቡሽ እናመሰግናለን። እግዚአብሔር ይስጥልን።
0: እሺ
1: መምህር ሩቤል እንግዲህ ሰምተዋል ሁኔታውን። እንደዚህ አይነት ነገሮችም አሉ። ሌላም እንደገና አሁንም በእንደዚህ በሚዲያ የሚሯሯጡ አንዳንድ አንተም ደርሷል አይተዋል፣ በተለይ በዩቱብ በተለይ እየተነጋገሩበት እንደሆን ከዚህ የሄደ አንድ ግለሰብ እንደተገደለ ተደርጎ የሚወራ ነገር አለ። ይሄ ነገር እንዴት ነው ሁኔታው? ወዴት እየሄድን ነው?
2: ይኸውልህ በመጀመሪያ ደረጃ አይቼው አመሰግናለሁ። እንደነዚህ ያሉ ነገሮች በዚህ በራዲዮ መስመር መቅረቡ ህዝቡ እንዲጠነቀቅ ያደርገዋል የሚል ተስፋ አለኝ። አሁን የተናገረውን ልጅም አዳምጨዋለሁ። እንደገናም ደግሞ የተለያዩ ድርጊቶች በተለያዩ የሶሻል ሚዲያዎች እየተሰራጩና እየተላለፉ ይገኛሉ። በአሁኑ ወቅት አንድ ከእነዚህ ውስጥ አንዱን ለመጥቆም ያህል ከኢትዮጵያ እንግዲህ ከአንድ እዚህ ሀገር አንስቶ ወደ ኢትዮጵያ በመሄድ የሆነች ኢትዮጵያውያን የሆነች ከእሷ ጋር በመተዋወቅ ወደ እስራኤል ሀገር ዙሬ መጥቼ ሰርቼ የዚህን ያህል ገንዘብ ሰጥሻለሁ፣ ወደ 250,000 ብር ነው ሰጥሻለሁ እና ከዛም ብለሽ ስጭኝ ብሎ ያንን ገንዘብ ይዞ ጠፋ ነው የሚባለው። እዛ መጨረሻ ላይ ግና እሷ መጨረሻ ላይ ራሷንን ታንቃ ህይወቷን እንዳጠፋች እና በመጨረሻ ላይ ይህ ገንዘብ ኢትዮጵያ እስራኤል ሰርቼ አመጣልሻለሁ እያለው እስራኤላውያን ወደ ዘመዶቿ በመሄድ ከለቅሶ በመገኘት አብሮ በመሳተፍ እዛ መጨረሻ ላይ ግና የእሷ ወገኖች የሆኑ እህቷም ይሁን አጎትም ይሁን እንጃ በደንብ አልተመለከትኩትም በመገናኘት መጨረሻ ላይ እሱነን በማዝመንና ከእሱ ጋር በመገናኘት እሱነን በክፉ ሁኔታ ገለው ቆራርጠው ሽንት ቤት እንዳስገቡት ይሄ ሚዲያ ይናገራል። ይሄ ሁኔታ በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች እየተላለፈ ነው። ይሄ ብቻ አይደለም። አይቼው እንግዲህ ምንድን ነው የኢትዮጵያ ይሁዳኖችም ሆነ እዚህ ሀገር ያሉ ወደ ኢትዮጵያ ሄደው ሴት ያመጣሉ የሚለው ነገር በህጉ ሁኔታ ህግ ከፈቀደላቸው ማድረግ ይቻላል። አያድርጉ ማለት አይደለም። ነገር ግን እንደነዚህ ከነዚህ ነገሮች እንድንጠነቀቅ ህዝቡ ልብ አርጎ መውሰድ አለበት ማለት ነው ገባ ያልኩት አሁን።
1: እንዴት ነው ግን እንደዚህ አይነት ክስተቶች በእውነት አሁን ልጅ የተናገረው ሁኔታም አለ ተካድኩኝ ነው የሚለው ህዝብ ይወቅልኝ ህዝብ ከኔ ይማር ነው የሚለው ይሄ ደግሞ ወስድሻለሁ አመጣሻለሁ በማለት ያዛም ነፍስ ጠፋ ዚም ነፍስ ጠፋ እንደው ወዴት ወዴት ይሄድነ ነው እንደዚህ አይነት ክስተቶች አሁን እየበዙ እየመጡ ነው ለምንድነው እንዴ ሊሆን የሚችለው ከችግር አንጻር ነው ከምን አንጻር ነው ወይስ ማን አለብኝነት ነው ምንድነው ሁኔታው ብለ ታስባለ
2: በመጀመሪያ ደረጃ ማጭበርበር ብለን ነው የምንጠራው ዛሬ ዓለም በእጃችን ናት ከኢትዮጵያ እጅ ወይም ከኢትዮጵያ ወደ እስራኤል መጥቼ ይሄን አደርጋለሁ የሚሉ ሰዎች በቀላሉ በህጉ መሰረት እነዚህ ሰዎች ተይዘው ህግ እንደሚቆሙ አያጠራጥርም ነገር ግን ምንድነው ከዚህ ሀገር አድርገው ወደ ኢትዮጵያ የሆነ ችግር በሚደርስበት አንድ ቤተሰብ ችግር በሚደርስበት ወቅት የሚሰቃየው እንግዲህ ከዚህ ሀገር ያለው ልጅ እናት አባት ወንድም እህትና ዘመድ ነው የሚሰቃየው በዛ አንድ ኢትዮጵያን ቤተሰብ ወደ ኢትዮጵያ ሄዶ እንደዚህ ያለ ድርጊት በሚያደርግበት ወቅት እና ይሄንን ሁኔታ እንዴት መጣ የሚለው ሁኔታ ከኢትዮጵያ የነበርንበት ሀስ ምን አይነት ኑሮ ነበር እንደገና ከዚህ ያለው ለውጥ ምንድን ነው? የኔን ለውጥ ወደ ኢትዮጵያ በመድ ያለኝን የስልጥንና ለውጥ ላሳያ ማሳየት አለብኝ የሚልና ገንዘብ ይዶ መሄድና ልብስ ቀይሮ መሄድ ራሱ ይሄ የስልጥንና ሁኔታን የሚያሳይ ሁኔታ አይደለም። የዚህ አይነት ሀሳብ ብዙውን ጊዜ በእስራኤል ሀገር ጠንክሮ ታየዋለ። ለብሼ እሄዳለሁ ማንነቴ እዛ እንደ ንጉስ እታያለሁ የሚለው ሁኔታ ነው እንግዲህ ዋናው መንስኤ ብዬ የምገምተው። ነገር ግን ከዚህ ነገር ትንሽ ጠንቀቅ ብንል ከፍተኛ የሆነ ጥሪ ለወገን አስተላልፋለሁ በዚህ ሁኔታ። ይሄ ነው ዋናው መንስኤ እንደማየው ከሆነ
1: ሰው መሆን ቀረ እንደው ሰውነታችን እየረሳን እየመጣን ነው። ነገሮች በሙሉ አዘኔታ ትብብር በገንዘብ ተቀየረ ማለት ነው ዘመድ?
2: አዎ አዎ ይኸውልህ ምን መሰለህ አንደኛ ነጥብ ነው ያመጣኸው ይሄ ነጥብ ትክክለኛ ያለው ነጥብ ነው ገንዘብ እኔን መቀየር የለበትም ይሄ አንድ። ሁለተኛ ደረጃ ሃይማኖትን በተመለከተ ለምሳሌ ሃይማኖት ከመምጣቱ በፊት ሰው አለ ሰውነቴን ሰው በሰው መሆን አለብኝ ለሰው ችግሩ ሰውኝ ልድረስለት የሚለው መጀመር አለበት ከዛም በኋላ ሌላ ነገሮችን አሁን እንደምናየው ነገር ግን ሁለቱ ተደባልቀዋል። አንደኛ ገንዘብ ማንነቴን ቀይሮታል ሁለተኛ እኔ የዚህ አይነት ሃይማኖት ነው ያለኝና አንተ ከኔ የበለጥ ካንተ ከኔ ያነስክ የሃይማኖት ሁኔታ ነው ያለ የሚለው ሁኔታ በአሁኑ ሰዓት በተለያዩ ሚዲያዎች እከታተላለሁ። ከፍተኛውን ግጭትና ከፍተኛውን አለመግባባትነን እያወዛገበ ይገኛል በአለማችን ውስጥ በእስራኤል ብቻ አይደለም። ስለዚህ ይሄንን ነገር ምን መፍትሄ ይገኝለታል የሚለውን ባለሙያ የሆኑ ሰዎች ህጋዊ የሆኑ ሰዎች ይሄንን ነገር ለማቆም ከፍተኛ ጥረት አድርጎ ርዕሱን ወስዶ መነጋገሪያ መሆን አለበት ይሄን ነገር ለማቆም ካስፈለገ።
1: እንዴት ማለት ይችላል ይሄን?
2: እንበል ለምሳሌ ከዚህ ሀገር ያለው ሁኔታ ወደ ኢትዮጵያ በሚሄድበት ጊዜ እንዲሆነ ሰው የሆነ መፍትሄ የሆነ ተግባር መሆን አለበት። ቤተሰብ ለልትቶ ባልና ሚስት ባልየው ሚስቱን ትቶ ሚስቱ ባሏን ትታ ወደ ኢትዮጵያ በሚሄዱበት ጊዜ ምሳሌ አድርጌ ፖስት ለምንድነው ባልሽን ጥለሽ የምትሄጂው ከባልሽ ፍቃድ ተቀብለሻል ወይ? እንደገና ባልየው በሚሄድበት ጊዜ ለሚስቱ መጠየቅ ያስፈልጋል ባልሽ የሚሄድበት ምክንያቱ ምንድነው? እሷ መፍቀድ አለባት ባልየው መፍቀድ አለበት? ይሄ አንዱኛ ሲሆን ባለትዳር ያልሆኑ ወንድሞቻችን እህቶቻችን አሉ። ለምሳሌ የሚሰሩበት ቦታ አለ። የሚሰሩበት ቦታ ካልፈቀደላቸው ወይንም ደግሞ ገቢያቸውን በደንብ አርጎ አጣርቶ ምን ነገር አላቸው የሆነ ችግር ቢፈጠር ይሄንን ችግር ከሚሰራበት ቦታ ከሚሰበስበው ገንዘቡን ከማንኛውም ይሄንን ነገር አይን በመጥልበት ጊዜ ይሄንን በመፍራት ምናልባት ተቅጣጥ ይላል ብዬ ነው ማስበው።
1: ምንድነው ያለ ንጉስ ዳዊት ለልጁ ለንጉስ ሰለሞን መጀመሪያ ሰው ሁን አይደለም?
2: ትክክል።
1: ሰውነታችን እስኪን መጀመሪያ እስኪ ሰው እንሁን። ያ ሰውነታችን የደረሰ ሮቤል አመሰግናለሁ። እስኪ ወደፊት ሰፋ አድርገን እንወያይበታለን በዙሪያ።
2: እሺ፣ ጤና ይስጥልን። ሰሚያት ወማዲም ለፊምካ
1: እናመሰግናለን። ፓራሻ ተሸባዋ

0: የተከበራችሁ አድማጮቻችን አሁን ደግሞ የሳምንቱን የኦሪት ክፍል ወይም ፓራሻት ሻባ በራቪ ሁዳ ሳህሉ ይቀርብልናል። ራቪ ሁዳ ሳህሉ ጤና ይስጥልን። ወአዲም ለሲምፓ
1: ጤና ይስጥልኝ። ሀጊም ዝማኒም ለሳፎን ወዘሮ ወርቅነሽ እንደምትሰነበታችሁ ደህና ናችሁ?
0: እግዚአብሔር ይመስገን
1: እኛ በጣም ደህና ነን። ሰላም ለኢየሩሳሌም፣ ሰላም ለቤተ እስራኤል፣ ሰላም ለዓለም ይሁንልን እና ከዚህ ቀጠል በማድረግ መጀመርና መክፈት የሚጀምረው በአንድ ጸሎት ነው። ምክንያቱም እንደምታውቂው ትላንትና ህዝቡም እንደሚያውቀው ማለት ነው ትልቅ ተአምር ለእስራኤል ሆኗል። ከዱባይ የሚመጡ ተጓዦች በአውሮፕላን ላይ እንዳሉ ትልቅ ችግር ተፈጥሮባቸው የሆነ አመፀኛ ፓይለቱን በመጉዳት አውሮፕላኑን ለመጣት ጥረት አድርጎ ሳይሳካለት ቀርቷል። በጣም ከ150 በላይ የሆኑ እስራኤሎች ህይወታቸው በተአምር ድኗል። ይሄ በጣም ለእግዚአብሔር ከፍ ያለ ምስጋና ይገባዋል እና በዚህ አጋጣሚ ህብረተሰቡ በሙሉ ከኔ ጋር አብሮ ይሄን ጸሎት እንዲያደርግ በዚህ አጋጣሚ ጠይቃለሁ። ይሄ ምስጋና ጸሎት ነው። መዝሙር ዳዊት መቶ ላይ የተጻፈ ነው። ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታ ለእግዚአብሔር ተገዙ፣ በደስታም ወደፊቱ ግቡ። የእስራኤል አምላክ እርሱ አምላክ እንደሆነ እወቁ። እርሱ ፈጠረን፣ እኛም የእርሱ ነን፣ ህዝቡና የማሰማሪያው በጎች ነን። ወደ ደጆቹ በምስጋና ወደ አደባባዮችም በምስጋና ግቡ፣ አመስግኑት፣ ስሙንም ባርኩ። የእስራኤል አምላክ ቸር ነውና ምሕረቱም ለዘላለም ነውና እውነቱም እምነቱም ለልጅ ልጅ ነውና። የእስራኤል አምላክ የተመሰገነ ይሁን። ይኸው በየጊዜው ብዙ ታምር ያደርግልናል እና እሱን ከማመስገን መቆጠብ እንደሌለብን ነው። አሁን ወደ ዋናው ፕሮግራማችን እናመራለን። በዚህ ሳምንት ውስጥ የምንገኘው የሱካት ወይም ደግሞ የዳሱ በዓል ነው። ከዳሱ በዓል አንጻር ሰባተኛው ቀን ሆሳአና ራባ ወይም ሆሻአና ራባ የሚባል በዓል አለ። በዚህ ሌሊት ላይ ብዙ የእስራኤል ሰዎች ወይም ደግሞ ሃይማኖተኞች እንቅልፍ አይተኙም፣ ትልቅ ጸሎትና የኦሪት ትምህርት ያደርጋሉ። ሆሻአና ራባ። ከዛ በኋላ ደግሞ ሻባት ነው። በሻባት እንደገና ደግሞ ሲምካት ቶራ አንድ ላይ ነው ዘንድሮ የዋለው ማለት ነው የሚውለው። ስለዚህ ስለ ሶስቱ ነጥቦች ባጭሩ ለመነጋገር እንሞክራለን። እንግዲህ ይህ ቀን ሆሻአና ራባ ማለት የሱኮት ሰባተኛው ቀን ሲሆን የእስራኤል አምላክ ለዓለም የሚሰጠውን የውሃ የዝናብ በረከት የሚወሰንበት የመጨረሻው የፍርድ ማህተም ቀን ነው። ማህተሙ ብቻ ሳይሆን በዚሁ ቀን ወረቀቱ የተፈረመው ወረቀት ለመላእክታን ይታደልና መላእክታኖች ወረቀቱን ወደዚህ ዓለም ይዘው ለመውረድ የሚዘጋጁበት ቀን ነው። በቀኑም ሁሉ እግዚአብሔር ደስ የሚያሰኝ መስዋዕት አቅርቡ። ይሄኛው በእንትን ላይ የተጻፈ ነው። መስዋዕት ብዙ ጊዜ ይሆናል። አሁንም ቢሆን መስዋዕት አለ፣ በየቀኑ የሚቀርብ መስዋዕት አለ እና ከዚህ አንጻር አሁን ስናየው በሀገራችን በኢትዮጵያ ይሁዲዎች በዓል እንኳ ስንመለከት ብዙውን ጊዜ ውሃ ወይም ወንዝ አካባቢ ያለበት ቦታ ነበር የእኛ ወገኖች ሰፈር ወይም መንደር የሚመሰርቱት። ለምን? በውሃ ንጽህነት አለ። እናቶች በተወሰነ ጊዜ ንጹህ ለመሆን ወደ ውሃ፣ ወደ ወንዝ፣ ወደው ነበር የሚታጠቡት። አባቶቻችንም ወደ ገበያ ሄደው ሲመለሱ ከአንድ ከአሕዛብ ጋር ከተነካኩ ወደ ወንዝ ወደው ታጥበው ነበር ወደ ቤታቸው የሚገቡት እና ይሄ ውሃ ጉዳይ በጣም ለዓለም አስፈላጊና ወሳኝ ነገር መሆኑን በመገንዘብ ትልቅ ጸሎት እንደሚደረግ ነው በሆሳዕና ራባ። ከዛም ይቀጥላል ማለት ነው በሲምካት ቶራ። እዚህ ቀጠል በማድረግ ደግሞ የሳምንቱ የመጽሐፍ ቅዱስ ክፍል አለ። ያ መጽሐፍ ቅዱስ ሁሉ የሚነበበው ዞታ ብረካ ወይም ደግሞ ይህ በረከት ነው የሚል አባታችን ሙሴ ለእስራኤል ልጆች ለመጨረሻ ጊዜ እያንዳንዱን ነገድ ምርቃን መርቆታል እና ዞታ ብሮካ ይሄ የመጽሐፉ የኦሪቱ ዋና መደምደሚያው ማሳረጊያ ነው እና በተለይ ይሄ በረከት የእስራኤል ህዝብ ዓለም ላይ ያለ የእስራኤል ህዝብ በሙሉ እንደ ጠባቂ ጋሻ ሆኖ ያዘው ይሄ ቡራኬ ነው። ዞታ ብረኻ እና ሄዞታ ብረኻ በዚህ ቀን እንዲያውም ሁሉም ሰው እያንዳንዱ የእስራኤል ዜጋ የሆነ በሁሉ ኦሪት ላይ ወጥቶ መውጣትና ማንበብ አለበት። ለምን? ይሄን ብረኻ ለማግኘት ሲባል ነው። እና እንግዲህ እንደምታዩት በአገራችንም ቢሆን በኢትዮጵያ ምድር በነበረበት ጊዜ ይሄ የምንጠቀመው ከኦሪት መጽሐፍ አንጻር ሁሉም ከኦሪት አንጻር ስለነበረ ይሄ ዞታ ብረኻ የሚባለውን ቡራኬ አባቶቻችን ቀሳውስቶች በጣም ይጠቀሙበት ነበር። ይሄም ለብዙ ሺህ ዓመታት የኛን ህብረተሰብ ጠብቆ እዚህ ያደረሰን ታላቁ ቡራኬ ይሄ ሙሴ የባረከው ቡራኬ ነው። እና ይሄ በጣም ትልቅ በረከት ያለበት ፓራሻ ነው ዞታ ብረኻ ማለት። እና ሁሉም ሰው በሲምሃ ቶራ ያው ቅዳሜ ነው ወጥቶ ማንበብ አለበት መሳተፍ አለበት ማለት ነው። እንግዲህ ዋናው ምንድነው ይሄ በሲምሃ ቶራ የጀመርነውን የኦሪትን መጽሐፍ ጨርሰን አዲሱን እንደገና ምን ጀምርበት ነው ማለት መደምደሚያው ዞታ ብረኻ ሲሆን የኦሪት መጀመሪያው ደግሞ ኦሪት ዘፍጥረት ወይም በረሽት የተባለውን ፓራሻ በቀኑ ቀን እንጀምራለን ማለት ነው። እና ምን ይላል በመጽሐፍ ቅዱስ ላይ ዳዊት እንደጻፈው ህግን በሚወዱ ዘንድ ብዙ ሰላም አለ እንቅፋትም የለባቸውም ይላል። ይሄ እንግዲህ ህጉን የወደደ አምላክን የተቀበለ በአምላክ መንገድ በትክክል የሚጓዝ አምላክ ይጠብቀዋል እንቅፋት አያገኘውም። እና በጣም በዚህ ጉዳይ ላይ መበርታት አለብን ማለት ነው። ሌላው ትልቁ ነገር የሲምሃ ቶራ ምንድነው የሚለው እኛ ሲምሃ ቶራ ያው እግዚአብሔር ጋራ በጣም የምንገናኝበትና አብረን የምንጨፍርበት ቀን ማለት ነው። የተለየ ቀን ነው። በጣም ትልቅ በደስታ የኦሪቱን አውጥተን አባማውን አስቀምጠን አባማውን ሰባት ጊዜ የምንዞርበት ጊዜ አለ። ሰባት ጊዜ ነው የምንዞረው። ሰባት ጊዜ የምንዞረው ደግሞ የእስራኤል ከግብፅ ምድር በወጣበት ጊዜ እና ወደዚህ ወደ እስራኤል ከመግባቱ በፊት የሪኮ ላይ ትልቅ ግንብ ነበር እና በየሪኮ ውስጥ የሚኖሩት አህዛቦች በጣም ጠንካሮችና ኃይለኞች ነበሩ። እነሱን ለማጥቃት ሲባል የሹዋ ቤኑን ካህናቶችን አደራጅቶ ሰባት ጊዜ ነበር የዞረው። ሰባት ጊዜ ያን ግንቡን ሲዞረው መለከት እየተነፋ ጸሎት እየተደረገ ሲነፋ ያ ግንቡ ሰመጠ ወደ ምድርና እነዛ ተጋለጡ ማለት ነው። እና ጥቃትም ደረሰባቸው ማለት ነው። እና አሁንም ቢሆን ይህን የምናደርገው ከዛ ጋር የተገናኘ ባህል ነው። እና ይሄ በጣም ትልቅ ነገር ነው። እና በሀገራችን በኢትዮጵያ ሲምሃ ቶራ ብዙ ጊዜ በሲምሃ ቶራ ፋንታ በስግድ የሚደረጉ ነገር በስግድ ላይ የሚደረገው ነገር በጣም ይመሳሰላል። ስግድ ላይ ያው እንደምታውቁት በዚያ ቀን መጽሐፉን ተሸክመው ወደ ተራራ በመውጣት ኦሪትን ተሸክመው ወደ ተራራ በመውጣት ተራራ ላይ ብዙ ስግድ በማድረግ ኦሪቱን ይዘው በጣም ጸሎት ያደርጉ እንደነበሩ አባቶቻችን እና ከዛ ያው ጸሎቱ በሙሉ ወደ ኢየሩሳሌም ፊታቸውን አድርገው ነበረ የሚጸልዩት። ህዝቡ በጾምና በጸሎት በእግዚአብሔር ህግ በማሽ ይቀበላል። እግዚአብሔር ህግ በዕለት ሁለት ይቀበላል። ልክ እንደ እኛ ሲምሃ ቶራ እዚህ እንደሚደረገው ማለት ነው። እና ከሰዓት በኋላ ጾሙ ሲሻር ሲያልቅ ህዝቡ በከበሮና በጭፈራ ወደ ታች ወርዶ ወደ መንደር ወርዶ ትልቅ ድግስ ሆኖ ያን ድግሱን እንደሚሳተፉ ነበር። እና ዋናው የሲምሃ ቶራ ትልቁ ግንኙነት ምንድን ነው? እኛ ይሄ ህጉ ዘላለማዊ ከአምላክ ጋራ የሚያስተሳስረን እንደገና ሙሴ የሰጠን በረከት ሁሉም አንድ ቤተሰብ ሁነን ሁሉም በአንድ ቤተሰብ በአንድ ቃል እንደምንመራ የምናረጋግበት ቀን ነው። እንግዲህ ቀን ከቤተ ክህነቱ ብዙ ጸሎት አለ፣ ብዙ ብዙ ድግስ አለ። ከዛ በኋላ ወደ ማታ እንደገና ሁለተኛ ጊዜ እንወጣለን ማለት ነው። ማታ ሁለተኛ አከፋሽነትን ባላለ ወደ መንደሩ ወይም ደግሞ ወደ መንገድ ወተን ኦሪቱን ይዘን ብዙ ደስታና ጭፈራ ይደረጋል ማለት ነው። እና ከዚህ ላይ ምን ይላል በዞታ ብረኻ በተበለከተ ምን ይላል? ህዝበ እስራኤል በቅዱስ እግዚአብሔርና በቅድስቷ ቶራ መካከል በዚህ ቀን የቶራን አመታዊ ወይም ደግሞ ያለውን ሁሉን ጨርሰን በአመት ጨርሰን ማለት ነው ትልቅ የሆነ ተስስር እንዳለ ለመግለጽ የሚደረግ ትልቅ ቀን ነው። ወዲያውም አዲስ የንባብ ውደት እንደሚጀምር ነው። አዲስ ንባብ ማለት ያው ቅድም እንዳልኩት በረሽት የሚባለው ወይም ደግሞ ኦሪት ዘፍጥረት እንጀምራለን ማለት ነው። አዝ በሊቃውንቶች አማካኝነት የተነገረ ነገር አለ። ምን ይላል? በግማራ ላይ በተጻፈው ሙሴ ረቤኑ እስራኤላውያን ያለ ቶራ ከሶስት ቀን በላይ እንዳይቆይ ብሎ እንዲያውም በሰንበት በኋላ በሐሙስና ሰኞ ቀናት ተጨማሪ ኦሪት እንዲወጣ አድርጎልናል። ለምን? ያ ለኛ ጠባቂ ነው። ከሶስት ቀን በኋላ ያለ ኦሪት ሳይወጣ ከቆየ ለእስራኤል ጥሩ አይደለም እና ሁልጊዜ ቀዳሜ ሰኞ ሐሙስ ኦሪት ወጥቶ ይነበባል። ይሄ የእስራኤል ዋናው ትልቁ ህግጋት ነው። በሚድራሽ እንደተጻፈው ደግሞ ኦሪት ንባብን ማጠናቀቅ አስመልክቶ በተናገረው ትልቅ ግብዣና ድግስ እንደሚደረግ ነው በሲምሐት ቶራ። ለምን? ንጉሥ ሰለሞን ጥበብን ባገኘ ጊዜ ታላቅ ግብዣ አድርገው ነበር። ስለዚህ ከዛ አንጻር ዛሬም ኦሪትን አንብቦ የጨረሰ ትልቅ ድግስ ያደርጋል። እንዲያውም በዚህም በዓል ላይ አለ። እንደገናም አንዳንድ መጽሐፍ እንኳ አንብበው ሲጨርሱ ብዙ ድግስ ይደረጋል እና ይሄ ባህል በጣም በእስራኤል ተቀባይነት ያለው ነው። እና ዋናው አሁን የሰንበቱ በዓል ዋናው የሚነበበው ዞታ ብረኻ ነው። ከዞታ ብረኻ ጋር አብሮ የሚሄድ ሲምሐት ቶራ ነው። እንግዲህ እንደምታውቁት ሲምሐት ቶራ ከዛሬ 3 ዓመት በፊት ምን አይነት መከራ እንደነበረ ትዝ ይላችኋል። ኦክቶበር 7 ተብሎ በጣም ስንት ሰው እንዳለቀ እና ስንት ወንድሞቻችን እንደቆሰሉ ከዚህ ዓለም እንደተለዩ የታወቀ ነው። ያ ራሱ ልክ በሰንበት ቀን ነበር። አሁንም እንደዛው ልክ በሰንበት ቀን ነው የመጣው። ግን አሁን ጥሩ ነው፣ ምህረት አድርጓል አምላክ። ካሁን በኋላ እንዲህ ያለ መከራ እንደማያመጣ እርግጠኛ ነን እና ሁላችንም መበርታት በጸሎቱ መጠንከር እንዳለብን ነው። አገሪቱ ያለችበት ሁኔታ ቀላል አይደለም። ይኸው ጦርነቱ ገና አልተዘጋም። በአዛም በኢራንም ያለው በጻፎን እስራኤል በሰሜን እስራኤል በኩል ያለው ከሂዝባላ ጋር ያለው ሁኔታ አልተዘጋም በደንብ። ስለዚህ እኛ በጣም ትልቅ ጥረት ያስፈልገናል፣ መጠናከር ያስፈልገናል። እና ይሄ ነው ያለው መልእክት። እንግዲህ እግዚአብሔር አገሪቱን ሰላም ያርግልን፣ መንግስቱን ከመንግስት ያስማማልን፣ ዳኛውን ከዳኛ ያስታርቅልን፣ በውጭ ሀገር የቀሩ ወገኖቻችን በቀሩ ያምጣልን፣ የቆሰሉትን አምላክ ምሕረት ይላክላቸው፣ ወታደሮች ደም ዘር የሚጠብቁትን ደግሞ አምላክ ይጠብቅልን። በጣም አመሰግናለሁ። ሀግ ሰሚያ ሻባት ሻሎም ቱዳ ረባ።
0: እናመሰግናለን። ራቢ ሁዳ ሳህሎ ሻባት ሻሎም ሀግ ሰሚያ
2: የተከበራችሁ አድማጮቻችን፣ ስርጭታችን የተከባደደው እንግዲህ የተወሰነ ደቂቃዎች ቀርቶታል። ያልኩ እንግዲህ ቀደም ሲል የሰማነው ምን ያህል ሰው መሆን እንደሚያስፈልግ ያስረዱን ነው። ቀደም ሲል በነበረው ውይይታችንም እንግዲህ ጉዳዩ ይመለከተኛል የሚል በዚህ በስልክ ቁጥራችን ወደ ሬዲዮ ጣቢያችን በመደወል መልስ መስጠት ይቻላል። ዞሮ ዞሮ ግን ከእንደዚህ አይነት ድርጊቶች ራሳችን የምንቆጠብበት ምናልባት ለምናደርጋቸው ሂደቶች ለምንወስዳቸው እርምጃዎች በሙሉ ኃላፊነት የተሞላበት ቢሆን። ዞሮ ዞሮ ሰው ነው ቀዳሚ ከሁሉም ነገር የበለጠ። ያው ከፈጣሪ በታች ከአምላክ እስራኤል በታች እንግዲህ በመጀመሪያ ሰውን የፈጠረ ሰው ነው ሆነን የተገኘ ነው። ከዛ በኋላ ነው ሌሎች ነገሮች የሚመጡት። በርግጥ እንደ ኦሪት ዘፍጥረት በመጣበት ሰዓት እስራኤል አምላክ ሁሉንም ፈጠረ። እንግዲህ ሰውን በመጨረሻ ላይ ነው የፈጠረ፣ ሁሉን አዘጋጅቶልን የፈጠረን። ስለዚህ ሰው እንሁን የሚለውን ሁላችንም እስኪ በያለንበት በየቦታው እናስፈልስለው፣ እንመልከተው፣ እንየው። ምክንያቱም ሰው መሆን ይቀድማል። ቀደም ሲል እንደተናገርኩት ንጉስ ዳዊት ለንጉሱ ሰለሞን ጠይብ ሰለሞን ያለው ምንድን ነው? ንጉስናውን በሰጠው ሰዓት ሰው ሁን በማለት ነው የመጀመሪያ ምክሩን የለከሰው።

የተከበራችሁ አድማጮቻችን አሁን ደግሞ ሰንበት የምትገባበትና የምትወጣበትን ሰዓት እንመለከታለን እናስታውቃለን። ዛሬ ሰንበት ኢየሩሳሌም የምትገባው 5 ሰዓት ከ43 ደቂቃ ነው። ቴላቪቭ 6 ሰዓት ከ06 ደቂቃ። ሃይፋ 5 ሰዓት ከ53 ደቂቃ። ብርሸባ 6 ሰዓት ከ06 ደቂቃ ስትገባ ስትወጣ ደግሞ መውጫው ደግሞ ኢየሩሳሌም 6 ሰዓት ከ58 ደቂቃ። ቴላቪቭ 7 ሰዓት። ሃይፋ 6 ሰዓት ከ59 ደቂቃ። ብኤርሸባ 7 ሰዓት ተወጣለች ማለት ነው።

የተከበራቸው አድማጮቻችን እንግዲህ ከሰንበት መግቢያና ምጫን ተናግረናል። የኢላትን አልተናገርንም። ደግሞ ኢላት ሰንበት የምትገባበት 6 ሰዓት ከ06 ደቂቃ ትገባና ነገ 6 ሰዓት ከ59 ደቂቃ ትወጣለች። ፕሮግራማችን የተገባደደ ነው። ሁላችንም መልካም ለተሰንበት ይሁንልን። ለዚህ ፕሮግራም መሳካት ለተባበራችን አላና አይዶኖቭ ምስጋና ይድረሳት እንላለን። ሰም እንግዲህ ዛሬም ስርጭታችን ሲላ ይገባደዳል። ማታ ላይ ነው የአስቀድሞ የተቀረጸ ስርጭት ይቀርባል። መልካም ለተሰንበት ለሁላችን። ደህና ቆዩልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በዓሉ የሰላም የደስታ እንዲሆንላችሁ ከልብ እንመኛለን። የተከበራችሁ አድማጮቻችን በምሽቱ ስርጭታችን ዜናና ወቅታዊ ዘገባ አናቀርብም። በዓሉን በሚመለከት ያሰናዳነውን ልዩ ዝግጅትና ከበዓሉ በፊት ከአድማጮች ጋር ያደረግነውን ውይይት እናቀርባለን። በመካከልም የበዓላት ዜማ እንጋብዛችኋለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። መልካም የዳስ በዓል ይሁንላችሁ። ሀግ ሱኮት ሰሚያህ። ከአንድ ሙዚቃ ግብዣ በኋላ ተመልሰን እንገናኛለን። ሙዚቃ

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሜ መልካም በዓል እንዲሆንላችሁ ከልብ እንመኛለን። በዓሉ ምክንያት በማድረግ ያሰናዳነው ልዩ የበዓል ዝግጅት አለን፣ እሱን እንደሚከተለው እናቀርባለን። በድጋሜ መልካም በዓል፣ አብራችሁን ቆዩ።

ባለ መጸለት የሱኮት ወይም የዳስ በዓል። ሱኮት ወይም ባለ መጸለት እስራኤላውያን በየአመቱ የሚያከብሩትና ከግብጽ ባርነት መውጣት ጀምሮ ከትውልድ ወደ ትውልድ እየተላለፈ እስራኤላውያን ሲያከብሩት የሚኖር ሃይማኖታዊ በዓል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን ለዚህ በዓል በሰላም አደረሳችሁ። ይያል ይህን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት እናቀርብላችኋለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንላችሁ ከልብ እየተመኘን ወደ ዝግጅቱ እናልፋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሚ መልካም በዓል።

የሱኮት ወይም የዳስ በዓል በእብራውያን ዘንድ የሚከበር ሃይማኖታዊ በዓል ሲሆን ከዮም ኪፑር በኋላ የሚከበር ከትሽሬ ወይም ከመስከረም ወር በዓላት መካከል አንዱ ነው። ይህ በዓል በኢትዮጵያ ቤተ እስራኤላውያን ዘንድ በዓለ መጸለት በመባል ይጠራል። ይህ በዓል ሃይማኖታዊ በዓል ነው። በመጽሐፍ ቅዱስም በተለያዩ ክፍሎች ስለ በዓሉ ተጠቅሷል። የእስራኤል ልጅም በዓሉን በየዓመቱ እንዲያከብርና ከልጅ ልጅ ከትውልድ ወደ ትውልድ በዓሉን እንዲያስተላልፍ የተሰጡ ትእዛዛት በታላቁ መጽሐፍ ተጠቅሰዋል። በዓሉ በዓመቱ በሰባተኛው ወር የሚከበር እንደሆነ በታላቁ መጽሐፍ በኦሪት የታዘዘ ሲሆን በዕብራውያን ዘመን አቆጣጠር የመጀመሪያው ወር እንደሆነ የሚታወቀው የመጋቢት ወይም የኒሳን ወር ሲሆን ከኒሳን እስከ ትሽሬ ወይም ከመጋቢት እስከ መስከረም ድረስ 7 ወራት ይቆጠራሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሁንላችሁ። ዘሌዋውያን ምዕራፍ 23 ቁጥር 33።

በዓሉ ቀደምት አባቶቻችን እብራውያን ከግብጽ ሲወጡ በዳስ እንደተቀመጡ የልጅ ልጆቻችሁ በዳስ ተቀምጠው ይህን በዓል እንዲያከብሩት ተብሎ በታዘዘው መሰረት ይህ በዓል ከትውልድ ወደ ትውልድ እየተላለፈ ይሁዳውያን ለሰባት ቀናት በዳስ በመቀመጥ የምናከብረው በዓል ሲሆን ዮም ኪፑር ወይም አስተርእዮ ጾም እንደወጣ እስራኤላውያን ዳሱን መስራት ይጀምራሉ። ሰባት ቀን በዳሶች ውስጥ ተቀመጣላችሁ። ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 42።

እንደዚህ ነው ፍቅር ግጥሙን ያገኘ ነው ፌስቡክ ላይ ነው ከሆነማ ላይ ቀር እንደዚህ ነው ፍቅር ልብን የሚያሳሳ የሚያሰኝ ቅርቅር አርቆ የሚያስጉዝት ውስታው የሚቀር ናፍቆቱ ረፍታ ይሰጥ በሄዱበት ቦታ አምጥቶ የሚያሳይ ሁሉም በትዝታ ያለዛ ጨዋታ ያንኑ ፈገግታ እንደዚህ ነው ፍቅር ትዝታው የሚጣፍጥ የሚያሰኝ ቅርቅር ወደ ኋላም ቢያስኬድ ወደፊትም ቢረፍድ ህይወትን የሚያደምቅ ነፍስን የሚያስፈርቅ ስም እንኳን ሲጠራ የሚያሰኝ ስቅ ስቅ እንደዚህ ነው ፍቅር።

ይህ በዓል የመኸር መሰብሰቢያ ወቅት እንደሆነም በመጽሐፍ ቅዱስ ተጠቅሷል። ከሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። ዘሌዋውያን ምዕራፍ 33 ቁጥር 39። በዚህ በዓል 4 የጽዋት አይነት ሰሌን፣ አደስ፣ አሃያና የትርንጎ ፍሬ ባንድ ላይ በማሰር በማወዛወዝ ጸሎት በማድረስ ይታሰባል። የጽዋቱ አይነትም እንደ ጣማቸውና ሽታቸው ጥሩ ምግባር የሚሰራ መጽሐፍ ቅዱሳዊ ትምህርት ታዋቂ የሆነ ጥሩ ምግባር የሌለውና በመጽሐፍ ቅዱስ ትምህርት ብቻ ዕውቀት ያለውና ዕውቀትና ምግባር ሁለቱንም አጣምሮ በያዘ ሰው ባህሪ ይመሰላሉ። ይህም በመጽሐፍ ቅዱስ ሲገለጽ በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አሃያ ዛፍ ውሰዱ። በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንን በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ። ለልጅ ልጆቻችሁ የዘላለም ሥርዓት ነው። በ7ኛው ወር ትጠብቁታላችሁ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 እስከ 41።

የበዓለ መጸለት ወይም የዳስ በዓል እስራኤላውያን በኢየሩሳሌም ቤተ መቅደሱን ከሚጎበኙባቸው 3 በዓላት መካከል አንዱ ስለሆነ በዚህ በዓል በርካታ እስራኤላውያን ጸሎት ለማድረስ ወደ ኢየሩሳሌም መሄድ የተለመደ ነው። ይህ በዓል የመጀመሪያውና የመጨረሻዎቹ ቀናት እንደ ቅዳሜ ሰንበት የሚከበሩ ሲሆን በመካከል የሚገኙት 6 ቀናት ቤተሰብ ከቤተሰብ ጋር የሚጠያየቅበት በተለያዩ ሰው ሰራሽና ተፈጥሯዊ መናፈሻዎች፣ ብሔራዊ ፓርኮች ጉብኝት የሚካሄድበት ወቅትም ጭምር ነው። የእግዚአብሔርን በዓል 7 ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። ኦሪት ዘሌዋውያን ምዕራፍ 23። በዓሉ የሚውልበት ወቅት የበጋው ወር ማለቂያና የክረምቱ ወቅት ከመግባቱ በፊት ስለሆነ የአየሩ ጸባይ ተስማሚና ለመውጣት የሚመች በመሆኑ ሕዝበ እስራኤል በዓሉን ከሃይማኖታዊነቱ በተጨማሪ ወጣ ብሎ ወዳጅ ዘመድ ለመጠየቅና ለመዝናናት በጉጉት የሚጠብቁት ጊዜ ነው። ታዲያ ይህ በዓል ከዋዜማው ጀምሮ እስኪያልቅ ድረስ በአገሪቱ ያለው ድባብ የተለየና ደስ የሚል፣ ቤተሰብ ከቤተሰብ ጋር የሚገናኝበት የሚዝናናበት ልዩ ስሜትን የሚሰጥና የሚናፈቅ ጊዜ ነው። ይህ የዳስ በዓል ከሃይማኖታዊነቱ ተጨማሪ የአገሪቱ ፕሬዝዳንት በቤተ መንግስቱ መኖሪያቸው በሚጥሉት ሰፊ ዳስ ህዝቡን ተቀብለው ማስተናገድና መልእክት የማስተላለፍ እንደ ባህል የተለመደ ነው። በሀገሪቱ ከተለያዩ አቅጣጫዎች የተለያዩ ሰዎች በመምጣት በፕሬዝዳንቱ ዳስ ይስተናገዳሉ።

የተከበራችሁ አድማጮቻችን የዳስ በዓል ወይም ባለመጸለትን በማስመልከት ያዘጋጀነው ልዩ ዝግጅት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ዓመት በሰላምና በፍቅር እንዲያደርሰን ከልብ በመመኘት የዛሬውን ዝግጅት እዚህ ላይ አበቃን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ያመት ሰው ይበለን።

0: አይቼው አሁን የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን አድማጭ መስመር ላይ አለን ወይዘሮ መንታምራት ርሳ ወደሷ ነው በቀጥታ እናልፈው። መንታምር ጤና ይስጥልን።
1: ከነሽ እናንተ እንዴት ናችሁ? ሁላችሁ ከስቱዲዮ ያላችሁ በሙሉ አድማጮችም ማዲም ለሲምካ እንዴት ናችሁ?
0: እናመሰግናለን። ማዲም ለሲምካ ባሉ እንዴት እየተከበረ ነው? እንዴት እያከበራችሁት ነው?
1: ባሉ በጣም አሪፍ ነው። በጣም ደስ ይላል። ያው እንግዲህ እንደሚታወቀው ማለት ነው ባሉ ትልቅ ባል ነው፣ ታላቅ ነው። በእስራኤል ሀገር የታወቀ ባል ነው ማለት ነው። ቤተሰብ የሚገናኝበት በቃ አለ አይደለ? ሄደሽ ቤተሰብሽ የምትጎበኝበት ዳስ የምትቀመጭበት ነው እና በጣም ደስ የሚል ባል ነው።
0: እናመሰግናለን። ቆንጆ ነው። እንደ በዚህ በዓል እንዳልሽው ቤተሰብን ይዞ ይወጣል። በተለይ ደግሞ ልጆች ያሉ ሰዎች ብዙ ልጆችን ይዞ መንቀሳቀስ ይቻላል። በተለያዩ ቦታዎች ከመውጣት ልጆች ጋር ወጣችሁ ነበር? እንዴት ነው በእናንተ አካባቢ? ሰሜኑ ደግሞ ቆንጆ ነው በዚህ ወቅት ለመጎብኘት።
1: ወርቅነሽዬ፣ በጣም አሪፍ ነው ማለት ነው። ከዛ መጀመሪያ ግን ማለት ነው ቅድም ስነጋገሩበት በነበረው ትንሽ ታምር የታም በአውሮፕላኑ ማለት ነው ትናንትና በተካሄደው ነገር ማለት ነው ትንሽ ታምር ነው እና የፈጣሪ ታምር ነው እና የሰዎች እንትን ሳይሆን ማለት ነው የሰዎች ጥረት ወይም ደግሞ የሰዎች ትግል ሳይሆን ያው የፈጣሪ ታምር ሆኖ እንግዲህ ያው ሰላም ያው አውሮፕላኑ አርፎ ማለት ነው ያው እንግዲህ ወደ ሀገራቸው ገብተዋል። በጣም ደስ ብሎናል ማለት ነው። መጥፎ ነገር ቢሆን ኖሮ በጣም ጨለማ ነበረ ለህዝብ እስራኤል ማለት ነው። እና ስለዚህ እንኳን ሰላም መጡ ላለሁኝ፣ እንኳን ፈጣሪ ታምር አድርጎ ሰላም መጡ ላለሁኝ። ከዛ በመቀጠል ግን ወደ ጠየቅሽ ጥያቄ ሳልፍ ማለት ነው፣ አዎ በሰሜኑ አካባቢ በተለይ ብዙ ጊዜ ማለት ነው አረንጓዴ ነው፣ ያው ምቹ ነው ማለት ያው እንግዲህ በፓርኮች በእያንዳንዱ ማለት ነው ለመጎብኘት በጣም ምቹ ስለሆኑ ያው የሚችል ሰው ማለት ነው ልጆቹን ይዞ የወጣ ከባለቤቱ ጋር ከቤተሰቦቹ ጋር ማለት ነው ያው እንግዲህ እንትንላለን እንጎበኛለን ማለት ነው የሚችል ሰው። ያው እንግዲህ የማይችል ሰው ደግሞ ምንም ማድረግ አይቻልም። ያው በዳቱ ቤተሰብ በመጠየቅ እንዲሁም እንዴት ነው ተዳስ ተቀምጦ ማለት ነው ያው እንግዲህ ህጉም ስለሆነ ማለት ነው ከዛ በመቀመጥ እና አላየሽ በማድረግ በመብላት በመጠጣት ማለት ነው ያው እናሳልፋለን ማለት ነው። ወርቅነሽ
0: ቆንጆ ነው። ዋው የሚገርምሽ በዚህ በዓል በዳስ በዓል እንግዲህ ህዝበ እስራኤል በአመት ሶስት ጊዜ ወደ ኢየሩሳሌም መምጣት አለበት ወደ ቤተ መቅደሱ ማለት ነው ይላል እንግዲህ በይሁዳውያን እምነትና አንዱ ይሄ ነው ብሪካተ ኮሃን የሚካሄድበት ህዝበ እስራኤል ወደ ኮቴል አማራቢ የሚመጣባቸው በዓሎች መካከል የሱኮት በዓል ወይም የዳስ በዓል አንዱ ነው። ብዙ ሰው የእኛ ሰው በተለይ በጣም ብዙ ሰው ይመጣል ወደ ኢየሩሳሌም። እኛ ኢየሩሳሌም ነዋሪ ስለሆን በአጋጣሚ ወደ ከተማው ስንወጣም ከተለመደው በተለየ ሁኔታ በጣም ብዙ ሰው ነው የምናየውና እንደው እውነትም በቃ ኢየሩሳሌም ላይ ሆነች ስታየው ደግሞ በተለይ ከሌላው ጊዜ በተለመደ በዓሉን ያስታውስሻል።
1: አዎ በጣም ይገርምሻል። ማለት እኔ ሁልጊዜ በየአመቱ ማለት ነው እኔ ብዙ ጊዜ እሄዳለሁ በነገራችን ላይ እና እውነት ለመናገር ከነዛ ያለው ድባብ በጣም ደስ የሚል ድባብ

0: በእግዚአብሔር እርዳታ ደግሞ የሆንግዲህ ቤተ መቅደሳችን ሰርቶ ማለት ነው። የሆንግዲህ ከዛው ሁላችንም እንድናከብር ያው ይሰበሰባል ይባላል። ቤተ መቅደሱ ከተሰራ በኋላ ይሰበሰባል ይባላል እና ቤተ መቅደሱ ነው የሚከበረው ይባላል እና በእግዚአብሔር እርዳታ እንደዛ እንዲሆን ምኞቴ ነው። በነገራችን ላይ የአሁኑ አመት አልቻልሁም እና አልሄድሁም፣ ይገርምሻል እና ሁልጊዜ ግን በየአመቱ ማለት ነው እሄዳለሁ። በጣም ደስ ነው የሚል ህዝቡ ያለው ሁኔታ፣ ትራንስፖርት ራሱ እስከምታጭ ድረስ ነው። ያው በአጋጣሚ በግላችን ነበረ በአውቶቢስ የምንመጣው ከሰሜን አንስተን እስከ እንትንና ማለት ነው። ምክንያቱም ሀናያ ችግር ስላለ ምናምን ስለሚባል ማለት ነው በግላችን ነበረ የምንመጣው ማለት ያው በመጓጓዣ እንትን ማለት ነው እና በጣም እውነት ለመናገር በጣም ደስ ነው የሚል ኪሎ ብዙ ሰው ነው ያለ፣ ይጨናነቃል ምናምን፣ ግን እዛ ስቴጂ ያለው ነገር እና ያለው እንትን ኪሎ አከባበሩን ብትይ ጸሎቱ በቃ የሆነ ነገር በቃ አላደለ ቀልል እንዳደረገች ወይም ከራስሽ የሆነ ነገር እንደወረደ ነው የምታየው እና እውነት ለመናገር ዘንድሮ ለዛ ኺት ይላለኸት እንትን አላልኩም ማለት ዘንድሮ አልሄድኩም፣ ግን ሁልጊዜ በየአመቱ ሄድ ነበረ እና አብዛኛው ሰዎች ብዙ ሰዎች ገን ሀርነ ምናምን ይሉኛል። ብዙ ጓደኞችም ሁሉ ቤተሰብም ማለት ነው ይላሉ። ዘንድሮ ያው አልሄድኩም፣ ግን በጣም ደስ ነው የሚል እውነት ለመናገር ማለት ነው። ኢየሩሳሌም
1: በየአመቱ ሁሌም ደስ ይላል። ጥሩ። ምን መልእክት ታስተላልፊያለሽ ለህዝብ እስራኤል?
0: ለህዝብ እስራኤል እኔ መልእክት ማስተላልፈው ማለት ነው ያው እንግዲህ አንድነት ይስጠነ ፈጣሪ ማለት ያው እንግዲህ ይሄ በዓል ማለት ነው የታምር በዓል ነው፣ ዳስ በዓል ማለት ነው። ኪሉ ታምር ነው ስንለው እንግዲህ 40 ዓመት ነው እንግዲህ 40 ዓመት ነው እንግዲህ እነሱ በዳስ በዓል የኖሩ በዳስ ሰርተው የኖሩት ማለት ነው ምድረ በዳ ላይ። ስለዚህ እኛ ደግሞ ለሰባት ቀን ብቻ ነች እና
1: 40 ዓመት በበረሃ ሲጓዙ ህዝብ እስራኤል ከግብጽ ከወጡ በኋላ
0: ስለዚህ ማለት ነው ያው ይሄ በዓል ለሚቀጥለው አመት ደግሞ ከቁጥር ያጉለ ፈጣሪ ደግሞ ፍቅርና ሰላም ይስጠን ነው ዋናው ነገር። ወርቅነሽዬ፣ ሰላም ከሌለ ምንም ነገር ስለሌለ ፍቅር ከሌለ ምንም የለም እና ሰላምና ፍቅር ይስጠን። ያው የጀመርነውን በዓል ደግሞ እንግዲህ ያው ነገና ነገ ወዲያ ያበቃል ማለት ነው። በእግዚአብሔር እርዳታ የሚቀጥለው አመት ከቁጥር ያጉለን፣ ሁላችንም ሰላም ያድርሰን ለዓለም እስራኤል እና መልካም በዓል እመኛለሁ። የማድም ልንሲም ካለ እናንተም እድሉን ስለሰጣችሁኝ ከልብ አመሰግናለሁ። ወርቅነሽ
1: እናመሰግናለን። እኛም ስለምትሳተፊ ከልብ ነው የምናመሰግንሽ። መልካም በዓል።

0: አድማጭ መስመር ላይ ያለን አቶ ሰለሞን ያሴ ስልክ መስመራችን ላይ ነው። ጤና ይስጥልን አቶ ሰለሞን። ሙአዲም ለሲምካ።
1: ጤና ይስጥልኝ ወይዘሮ ወርቅነሽ አቶ አይቸው እንዲሁም ሰጠኝ። ሙአዲም ለሲምካ
2: አመሰግናለን። እንዴት ነው በዓሉ? እንዴት ነው ልደት በዓሉ? እንዴት ነው? እንዴት ይዞታል?
1: እንግዲህ የዳስ በዓሉ ቆንጆ ነው፣ ጥሩ ነው። እኛ ያው እንግዲህ ይሄ በመጽሐፍ ቅዱስ ያለ አባቶቻችን የተለመደ እንደዚህ የተሟላ ባይሆንም ኢትዮጵያ በአሁኑ በመስከረም ሰዓት ዋርካ፣ እርሻና አጨዳ ብዙ ስራ የሚጫጫንበት ነበር። ነገር ግን ያው የእግዚአብሔርን ሕግ ለመፈጸም ሲባል አባቶቻችን ካህናቶቹም ሽማግሎቹ ያስተማሩን በዚህ ሰባት ቀን በዓል በሙሉ በጸሎት ቤት ምለላ ገዳማት አሉ። አባ ውስጥ ተጠጋ የቀርናምባ የሚባሉ አዛም የቀረ ካህን ወዳለበት በቤተ ጸሎት ቤቱ በዚያ ነበረ በጸሎት የሚያሳልፉት እና አንዳንድ ችግርም ሆነ ወደረኛ ለእስራኤል በሚነሳ ጊዜ ጉልበት አለን መሳሪያ አለን ብለው በዛ ሳይመክቱ ዝም ብለው ወደ እግዚአብሔራቸው ሲጮሁ ልክ አንዳንድ ነፍጠኛ ተኳሽ ተመልከት ብሎ እንደሚመታው ነበረ። ከሰባት ቀን አያልፍም ነበር፣ ወይም ይታሰራል ወይም ራሱ በራሱ ይጠፋ ነበር የእስራኤል ጠላት። ምክንያቱም እምነታቸው እስራኤሎች ፍጹም ወደ እግዚአብሔር ስለሆነ ጠዋት ማታ ልመናቸው፣ ስግደታቸው ሕጉንም በመጠበቅ አታድርጉ የተባለው አትድረሱ ያለውን ወሪቱን ያንንም በማክበር እና ጸሎታቸው በዚህ የሰመረ ነበር። ስለዚህ አሁን በትላንት ሁለት የትላንቱ አየር የነፍስ አድን እግዚአብሔር ባደረገው ታምርና ጉድ ዮንያስ የሚለውን መጽሐፍ ወደ ነነዌ ሀገር ሊሄድ መርከቢቱ ወሶ እግዚአብሔር ሂድ ወዳለው ትቶ ወዳላለው ሊሄድ ሲል መርከቢቱ በባህር ሞገድ እንደተናወጠሽው ወንቅልፉ እንደነቃው እንደዚያ ይመስላለይ አስተውሎ ለሚያየውና ወይም ደግሞ እኒህን መጽሐፎች ሲነበቡ ብሎ ላዳመጠ እስራኤል ሁለጊዜም አምላኩን ከያዘ በሚሄድበት ሁሉ አብሮት መድኃኒት ሁኖ ይጠብቀዋልና በጠላትን ባስደነገጠ ወዳጅን ባስደነቀ ዓለምን ጉድ በሚያሰኙ ሁኔታ ያው እንደምትናገሩት እንዳየነው እንደሰማነው ሰዎቹ የተረፉት ብቻ ሳይሆን ዓለም በሙሉ የሚደነቅበት እኒህ እስራኤሎች እንዴት ያለ ጥበብ ቢኖራቸው ነው? ትምህርት የላቸው ባይለትነት የአየር የማብረር እዚያ መሀል ግን ገብተው ሊወድቅ ያለውን አየር ያለ አንድ ምንትን በእግዚአብሔር እርዳታ እንዴት እንዳርገው ህዝቡን አዳኑ የሚለውን ስንመለከት የእግዚአብሔር እጅ ያለበት
2: አምር ነው።
1: በቶ 20 ላይ መዝሙር ዳዊት ቅዳሜ ማልዳ የሚነበበው ላይ ቀጥለን እስከ መጨረሻው ስናነበ መሀል ላይ ምን ይላል? ዳዊት ልጆችህ ይህን ኪዳኔን ቢጠብቁ ለዘላለም በዙፋንህ ይቀመጣሉ፣ የእስራኤል ጠባቂ አይተኛም አያንቀላፋም የሚለው ከዚህ ምዕራፍ ላይ ነው የሚገኘው፣ ከዚህ ውስጥ ነው የሚገኘው። ቅዳሜ ማልዳ የሚነበበው ማለት ነው ዳዊት። ሌላው ይህን ዳስ በተመለከተ አንድ አባታችን ተበጀ ማህሪ የሚባሉ መጽሐፍን ሲያነቡት ቀኖቹ ባሎቹ እንዴት እንደሚውሉ መቼ እንደሚውሉ በትክክል ያስረዳል እና ከወሪት ኩፋሌ ምዕራፍ 13:16 ላይ ብለው ሲናገሩ ሰምቼ ባነበው ሰባት ቀን በዳስ ተቀመጡ፣ ይህም በምጽአተ እግዚአብሔር ጽፎታ ላይ ለዘላለም እስራኤል ሁሉ ይችን እንዲጠብቀው ብሎ የታዘዘ ሕግ አባታችን አባ አብርሃም ይስሐቅን በወለዱ ጊዜ ነው እንጂ 40 ዓመት በሲናይ ሲዞሩ ቀን በብርሃን እሳት በደመና ሌሊት በብርሃን እሳት ነው የመራቸው እንጂ በዳስ አይደለም የተቀመጡ። ስለዚህ አባቶቻችን እኛ ተማሪዎች ስለሆነ ለመማር ሲባል ትክክለኛውን በቀለም ያለውን ቢያስረዱን ቢያስተምሩን እኛም ደግሞ እድሜ የሰጠን ለተተኪው ትውልድ እውነተኛውና እርግጠኛው ቀለም የሚገኘውን እንድናስቀምጠው መጽሐፉን መመርመር፣ መመልከት፣ ማስተማር፣ መረዳት፣ ማስረዳት ይገባል ባይ ነኝ እና በዚህ አጋጣሚ አባ ተበጀ ማህሪ ሊቅ ምሁር ናቸው። በዚህ በመንፈሳዊ በኩል በጣም አመሰግናቸዋለሁ። ምራፏን ቁጥሯን ትዛዟን ሁሉ በትክክል ስለተናገሩ እሳቸውን የሚመስሉ ብዙ አዛውንቶች አሉ። በአጋጣሚ የልጅነት ሁኔታ ሆኖ ለመጠየቅም ወይም ደግሞ ሲናገሩ ሰፋ አርገው ስለሚናገሩ ለማዳመጥ ትንሽ እየከበደ ነው እንጂ እንግዲህ ሰው አላፊ ነውና ሀባት ያለውን አጥንተን ጠይቀን ተምረን ካላቆየን እኛ በኋላ ለሚቀረው ትውልድ ምና ነግረውና ምናስቀረው ላይኖር ይችላል። ስለዚህ ወጣት የሆነ ሰው በሙሉ በአሁኑ ሰዓት ትምርት ሞልቷል እንደ ዛሩ እንደ ቅጠሉ ነው። ግን ትልቆቹን ብናዳምጥ የነበረ የኖረ የበሰለ ዕውቀት ስላላቸው ውነትም ደግሞ የሆነ ስለሆነ ማዳመጡ ለትውልዱ ይጠቅማል የሚል ሐሳብ አለኝ።
0: ጥሩ እንግዲህ ጊዜያችን ጥያቄ ለማንሳትም ለመወያየትም ያለን ጊዜ አጭር ነው። በመጨረሻ ያው በዓል ስለሆነ አሁን ምዝብ እስራኤል ያው ነገ ጀምሮ ሲምካ ቶራ በዓልን ነገ ዋዜማ ነው ቅዳሜ ዋናው በዓሉ ነው ስለሚቀበል የምታስተላልፈው መልእክት ካለ አቶ ሰለሞን።
1: አዎ ሲምካ ቶራን በተመለከተ የቶራ ደስ የሚለው ታጥቦ ተነጽሆ የሚያምረውን ልብስ ለብሶ በጸሎት ቤቱ መጽሐፉ እየተነበበ ህጉ እየተነገረ ሲያዳምጡተይ ልክ ማናት ቅድም ማናት ትርሳው ነው የምትሏት ቀኑ ኢየሩሳሌም ሲሄዱ ራሱ ሰውነት የሚሰማው ሌላ ደስ የሚል ስሜት አለ እንዳለሽው ምን ታምራት ትርሳው ይህን ነገር እንደዚህ ያረገነ ስንሰማው ነው ህጉ ሰውነታችን ገብቶ ሰውነታችን ደስ ብሎ እግዚአብሔር ደግሞ የሚረዳን እንጂ በበረሃ ሄደን የቶራውን ቃል ብለን ራቁታችን ሆነን ያልሆነ ልብስ ለብሰን ባልሆነ ቦታ ባልተቀደሰ ቦታ ለቶራው ክብር ብለን የምናደርገው ህግ መተላለፍ ሆኖ ችግር እንዳያመጣብን በዚህ ዙሪያ ላይ ሙላችን እንግዲህ ተማራ አልተማራ ይልም እስራኤል ስለሆነ ድረስ ሰምተናል ያየነ ነው እናት አባቶቻችን እየነገሩን ነው ከዛ የቀረው ካህኑ ያስተማሩ ነው ልብ አድርገን እንዲያው መሰነት ጋር ነው ዘንድሮ ደግሞ የዋለው ካለፈው 3 አመት ተምረን እንይህን የቶራ ደስታ የሚለውን ቀን በጸሎት ቤታችን በቤታችን ከቤተሰባችን ጋር ያለውን እንግዳ ይዘን እንድንደሰት መልካም ነው የሚል አስተያየት አለኝ። አመሰግናለሁ ድሉ ስለተሰጠኝ።
0: በጣም እናመሰግናለን። መልካም በዓል። እናመሰግናለን። መልካም ምሽት።
1: የከርሞ ሰው በልልኝ። አመሰግናለሁ።
2: አሜን።
0: እናመሰግናለን። አይቸው እንግዲህ ቀደም ሲል በስፋት የተነጋገርንበት

ለነግርህ ስፈራ ግጥሙን ያገኘነው ፌስቡክ ላይ ነው። ጽንሱም ተወለደ ሌላ ሽል ተያዘ አንደበቴ ታስሮ ባንተ እንደናወዘ እያየነው አልፏል እጅግ እልፍ ክስተት ሳልነግርህ መውደዴን ለነግርህ በመፍራት ለነግርህ ስፈራ ዘመን ተለወጠ አዲስ ዘመን መጣ አዲስ ኮህ ቀደደ አዲስ ቀንም ወጣ እኔ ሳልናገር ቃል ካፌ ሳይወጣ በረሃው ለምልሞ ለበሳረንጓዴ ደጋው ቆላ ሆነ ሳይታይ መውደዴ እንቡጡ ፈንድቶ አበባው ረገፈ ቃሬን ሳላወጋ አረስንቱ አለፈ ሚወርደው ዶፍስናብ ጎርፉን አጎረፈ ክሳንግሱን ጠርጎ ሄደያን ሳፈፈ እኔ ሳልናገር ቃሌ እንደከሸፈ ድንጋዩን ፈራርሶ አፈሩን መሰለ የሞላው ማድጋ ለማለቅ ጎደለ ልቤ ድፍረታቶ ፈራ ተባንዳለ ነጭ ቅኔ ዘረፈ ሸለለ ሀገሬው አምባሰላንች ሆዬ ባቲንም ዘፈነው ማሲንቆ በገና ክራሩን ገረፈው ለነግርህ ስፈራ አረስንቱን አየሁ እዛው እንደ ቆምሁኝ ለነግርህ ስፈራ ለነግርህ ስፈራ ስፈራ ስፈራ ስር ሰድጄ ቀረው እንደ ደጅህ ወይራ።

ሞታለሁ ብሎ ሰው ምን ነው ማዘኑ? ቅጠል አይበጥስ ካልደረሰ ቀኑ። አሁን እኔ አማማት ነው ወይ የጠይም ወለላ አንድ ቀን ሳላይ። አረ ጠይም አትውለዱ፣ ጥርሱን እየሰጠ አይገኝም ሆዱ። ጠይም የወደደ ገና ነው አሳሩ፣ ውሃው እየሞላ እያደገ ሳሩ። በሽታ ያንተ ነህ በሽታም የለብኝ፣ እመጣለሁ እያልክ እየቀረህብኝ። ምግብ አያስበላ አያስለብስ ልብስ፣ ሞገደኛው ፍቅር ይዞኝ በታሳስ። ይመራል ይላሉ ኮሶ መጠጣት፣ እጅጉን የሚመርስ ወዶ መለየት። ይወዘውዘኛል አልጠላኝም ገና፣ ፍቅር ሞገደኛው እየነሳኝ ጤና። ወደ አንተ ስመጣ ሶስት ጊዜ ወደኩኝ፣ ይህ ለነፍሴ ቢሆን እንዴት በጸደኩኝ። ታሳስ ገሰገሰ ጥሪ ይመጣል ገና፣ እጠብቅሃለሁ አንተ ልጅ ቶሎና። አንተ ምን ቸገረህ ሁለት አባት አለህ፣ አንዱ ሲሞትብህ በአንዱ ትበላለህ። ተኳሽ ወዳለሁ ገዳይ ማልጠላ፣ ሲደክመኝ አርፋለሁ ከጎፈሬው ጥላ። ገዳይ ገዳይ ብትይ አባትሽ አይገድልህ፣ ገዳይ ገዳይ ብትይ ወንድምሽ አይገድል። አርሶ ያብላሽ እንጂ ሆድሽ እንዳይጎድል። አፈሙዙን ዘቅዘቅ ከሰደፉ ቀና፣ አበጀህ አበጀህ ሞት አይቀርምና። የአባት ዕዳ ለልጅ ይባል ነበር ድሮ፣ ባይወዳ ገባሁ እኔማ ዘንድሮ። አይዞህ ያገሬ ልጅ እመጣልሃለሁ፣ አልተደላደልኩም በአንድ እግሬ ቆሜያለሁ። ወለል ካለው ሜዳ ጥቅጥቅ ካለው ዱር፣ ካልነኩት አይነካም ጀግናና ነብር። በሮቹ ጥቋቁር ጅራታቸው ፈንዛ፣ አርሰን እንዳንበላ ምቀኛችን በዛ። ተሟክተህ ተሟክተህ ዳኛው ሲያደላብህ፣ ፍለጠው ፍለጠው አይልሞ ይሆድህ። በልጅግ አለቀሰ ስቅስቅ ብሎ እንደ ሰው፣ ጓንዴም አለቀሰ ስቅስቅ ብሎ እንደ ሰው። አልጋ ላይ ተጋድሞ ተኋን እየላሰው።

የተከበራችሁ አድማጮቻችን ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ባሉ የሰላም የፍቅር የደስታ እንዲሆንላችሁ በድጋሜ ከልብ እንመኛለን። አብራችሁ የቆየሁት ወርቅነሽ ሸቴ ነበርሁ። የዛሬ አመት በሰላም ያድርሰን። መልካም በዓል ያመት ሰው ይበለን።